0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ እብራን ዘመን አቆጣጠር ዮም ሐሚሽ ዛይን በኤሉል ታፍሽን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጠር ኦገስት 20 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ነሐሴ 14 ቀን 2018 ዓመተ ምህረት ነው። የጧት ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ወርቅነሽ እሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸው ነው ዋና ዋና ርዕሰ ጉዳዮችን እንመለከታለን። ወቅታዊ ዘገባም እናቀርባለን። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱ ዜና በኢሻያው ደጉ ተዘጋጅቶ ይቀርባል። ኢሻያው ወከርቶ
2: ወርቅነሽቴ አመሰግናለሁ። መልካም ቀን ይሁንልን። እንግዲህ ማይክሮፎኑን ለዜና አስረከፊ ማለት ነው።
1: አዎ
2: እጅግ በጣም አመሰግናለሁ። አርስተ ዜና ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል ቱርክ መልሳ እንድትገነባ የረዳችን የሶሪያ አየር ኃይል ጦር ሰፈር ለምን እንደመታች ትናንት ምሽት አብራሩ። በዛ ቀበሌ ውስጥ በቀንደኛ ሸባሪዎች ላይ ኢላማ ግድያ እንደቀጠለ ነው። የአውስትራሊያ ውጭ ጉዳይ ሚኒስትር የእስራኤልን አምባሳደር ዶክተር ሂሌል ኒውማን ጠርተው እስራኤልን ወቀሱ። ዩናይትድ ስቴትስ አሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራን አገዛዝ ላይ የኢኮኖሚ ማዕቀብ እና ማገለል ለመጣል ሰፊ የኢኮኖሚ ዘመቻ አወጁ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል ቱርክ መልሳ እንድትገነባ የረዳችውን የሶሪያን አየር ኃይል ጦር ሰፈር ለምን እንደመታች ትናንት ምሽት አብራሩ። በሶሪያ ውስጥ እስራኤልን የሚያሰጋም የቱርክ ወታደራዊ መስፋፋትም አንታገስም፣ ለቱርክ አታድርጉት ዶንት ብለን ካሁን ቀደም ግልጽ መልእክት አስተላልፈን ነበረ። ነገር ግን መልእክቱ ሳይደርስባቸው የቀረ ስለመሰለን በድንበር እንዲረዱት አድርገናል ሲሉ ኔታንያሁ ለሊኩድ ባሰራጨው የቪዲዮ መልእክት ገልጸዋል። በተጨማሪም የሞሳድ መሪ ሮማን ጉፍማን ባለፈው ሳምንት መጨረሻ ከሶሪያ የውጭ ጉዳይ ሚኒስትር አሳድ አልሻይባኒ ጋር በሀገራቸው ስላለው የቱርክ ወታደራዊ እንቅስቃሴ በስልክ መወያየታቸውን ትናንት ምሽት ተዘግቧል። የሱልጣን ያዕቆብ ውጊያ የጠፋው የመጨረሻ ወታደር የነበረው መጋቢ ሀምሳ አለቃም የዮክቴኤል ይሁዳ ቃጽ ነፍሱን ይማር የቀብር ስነ ስርዓት ነገ ጠዋት 8:30 ላይ በያብኔ በሚገኘው ካረም በያብኔ የሃይማኖት ትምህርት ቤት የሽባ ይጀምራል። ከዛም በኢየሩሳሌም በሚገኘው ሐራ ዘይቲም ወታደራዊ መካነ መቃብር ቦታ ተወስዶ የቀብር ስነ ስርዓቱ ይፈጸማል። የይሁዳ ቃጽ አጽም ከ44 ዓመታት በኋላ በዚህ ሳምንት ወደ እስራኤል መመለሱ ይታወሳል። በዛ ቀበሌ ውስጥ በቀንደኛ አሸባሪዎች ላይ ኢላማ ግድያው እንደቀጠለ ነው። ባለፉት 3 ቀናት ውስጥ በጥቅም 7 ጥቃት ወቅት ወደ እስራኤል ዘልቆ የገባው የኑክባ ኃይል አዛዥ በኒውሴራት ሰፈር ውስጥ የተገደለ ሲሆን በተጨማሪም በአዛ ከተማ የሐማስ ፖሊስ ህንፃ ውስጥ የነበሩ የሐማስ ታጣቂዎች ተደመሰሱ። ከተገደሉት መካከል የሐማስ አዛዥና የሐማስ ሴቶች ፖሊስ አዛዥ ይገኝበታል። ዘጋቢያችን ታይ ብሮምንታን በካን ሀዳሾት ዜና አውታር እንደዘገበው ከሆነ ከአንድ የደህንነት ባለስልጣን ጠቅሶ እንደዘገበው እስራኤል ስጋቶችን ማስወገድን የምትቀጥል ሲሆን ሐማስ ትጥቁን እስካልፈታ ድረስ ከቢጫው መስመር አትቀንስም እንዲሁም ያዛ መልሶ ግንባታ አይጀምርም ይላል። የመኪና ደጋ የሰው ህይወት ማጥፋቱን በመቀጠል ለሊቱን በጎዳና ቁጥር 2 መኪናዎች ተጋጭተው በ60 ዓመት ገደማ የሚገኝ ሰው ህይወቱን አጣ። በደጋው 2 ሰዎች በከባድ ሁኔታ ቆስለው ለህክምና ወደ ሃይፋ ራምባም ሆስፒታል ተወስደዋል። በአሽቀሎን ብሔራዊ ፓርክ የባህር ዳርቻ አቅራቢያ የ50 ዓመት ገደማ የሚገኝ ወንድ አስከሬን ህይወቱን አልፎ ተገኘ። የዜና ዘጋቢያችን ኢሲክ ዙሃሬች እንደዘገበው ከሆነ ግለሰቡ ከመገኘቱ ከጥቂት ሰዓታት በፊት መጥፋቱም ተነግሮ ነበረ። የነፍስ አድን ኃይሎችና ልዩ የፍለጋ ተሽከርካሪዎች ሲፈልጉት የቆዩ ሲሆን አስክሬኑ የተገኘው እኩለ ሌሊት አካባቢ ነው። ስሙ አልተገለጸም። ባሽዶድ ከተማ በሚገኘው የአሶታ ሆስፒታል በጽኑ ተጎድቶ ለህክምና ተወስዶ የነበረ የ17 ዓመት ወጣት ህይወቱን ማለፉ ተረጋገጠ። ቀረቀቢያችን እንደዘገበው ወጣቱ ከጓደኞቹ ጋር በመዝናናት ላይ እንዳለ በድንገት ተዘሮ ራሱን ስቶ ወድቋል። ዘጋቢያችን አሳፍር እንደዘገበው ከሆነ ፖሊስ የሞተውን መንስኤ ለማጣራት ምርመራ የጀመረ ሲሆን ሁሉንም ሊሆን የሚችሉ የጥርጣሬ አቅጣጫዎችም መመርመር ጀምሯል። የአውስትራሊያ ውጭ ጉዳይ ሚኒስተር የእስራኤልን አምባሳደር ዶክተር ሂሌል ኒውማንን ጠርቶ እስራኤልን ወቀሱ። ይህም የሆነው የእስራኤል ወታደራዊ አቃቢ ህግ በ2004 ዓ.ም በአዛ ቀበሌ ውስጥ ወርልድ ሴንትራል ኪችን የተሰኘው ድርጅት 7 የእርዳታ ሰራተኞች መገደል በተመለከተ የወንጀል ምርመራ ላለመክፈት ባሳለፈው ውሳኔ ምክንያት ነው። በእስራኤል ጦር ጥቃት ህይወቷ ካለፈው መካከል አውስትራሊያዊቷ ዞሚ ፍራንስ ኮም ትገኝበታለች። የእስራኤል ጦር ትናንት ባወጣው መግለጫ አጠቃላይ ምርመራ ከተደረገ በኋላ በድርጊቱ ላይ በተሳተፉት አካላት ላይ የወንጀል ምርመራ የሚያስጀምር ጥርጣሬ አላገኘውም ብሏል። የአውስትራሊያ ውጭ ጉዳይ ሚኒስተር ፔኒ ወንግ ሀገራቸው በውሳኔው እጅግ ማዘኗን ገልጸው ይህም አውስትራሊያ ከእስራኤል ትጠበቅ ከነበረው ሁኔታ ሙሉ በሙሉ ያመለጠ ተቀባይነት የሌለው ውሳኔ ነው በማለት ተችተዋል። የዩናይትድ ስቴትስ አሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራን አገዛዝ ላይ የኢኮኖሚ ማዕቀብና መገለል ለመጣል ሰፊ የኢኮኖሚ ዘመቻ አወጁ። ይህ እርምጃ በየትኛውም ሀገር ላይ ከተጣሉት የኢኮኖሚ እርምጃዎች ሁሉ የሚበልጥ ጠንካራ ከባድ እንደሆነ ተገልጿል። የዚህ ዘመቻ ዋና ዓላማዎችና ዋና ዋና ነጥቦች የኢኮኖሚ ማዕቀብ፣ የኢራን የነዳጅ ኤክስፖርት እና የገንዘብ ዘርፍ ሙሉ በሙሉ ለማቆም ያለበ ነው ተብሏል። ዓለም አቀፍ ጫና ከኢራን ጋር የንግድ ግንኙነት ያላቸው ሌሎች ሀገራትና ኩባንያዎች ላይ የሁለተኛ ደረጃ ማዕቀብ መጣልን ያካትታል። የገንዘብ እንቅስቃሴ መግታት የሀገሪቱን የባንክ ስርዓት ከዓለም አቀፍ የገንዘብ መረቦች መነጠል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በማኅበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት በኢራን ላይ የኢኮኖሚ ማወጃቸውና ከዚህም ቀደም ተደርጎ የማይታወቅ ከባድ ማዕቀብ እንደሚጣል ገልጸዋል። የአውሮፓ ስፖርት የአውሮፓ ሻምፒዮን ሊግ ማጣሪያ ጨዋታ የእስራኤሉ ሻምፒዮን ሀፖኤል ቤርሼባ የአዘርባጃን ሻምፒዮን ሰባህ 2-1 አሸንፏል። የእስራኤሉ ቡድን ዘጋቢያችን ዮአብ እንደዘገበው መልስ ጨዋታ የሚካሄደው በሚቀጥለው ሳምንት ማክሰኞም በአዘርባጃን በባኩክ ከተማ ላይ ሆነል ተብሏል። የአየር ጸባይ ትንበያ ዛሬና ነገ በተለመደ በተራራማ ከፍተኛ ቦታዎችና በአገሪቱ ውስጥ ክፍሎች ላይ የሙቀቱ መጠን ቀስ በቀስ ይጨምራል። በቅዳሜ ቀን የሙቀቱ መጠን አነስተኛ ቅናሽ የሚያሳይ ቢሆንም በአብዛኛዎቹ አካባቢዎች አሁንም ከባድ እስከ በጣም ከፍተኛ የሆነ ሙቀት ጫና ይሆናል የሚል ግምት አለ። የሳቱ ዜና እስከዚህ ነው ወርቅለሽ።
1: ሻይዋ መሰግናለሁ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማቸው ለምባባን ያቀርባችሁን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ሶስቱ ለታዊ ጋዜጦች ደርሰውናል። ማሪብ፣ የዶታ ሀሮኖትና ሀሬት ሶስቱ ጋዜጦች በመጀመሪያ ገጻቸው ላይ ለምባባን ያቀርባችሁን ዋና ዋና ርዕሰ ጉዳዮች እንመለከታለን። የዶታ ሀሮኖትን سنመለከት በመጀመሪያ ገጹ ላይ ያቀረባቸው ዋና ዋና ርዕሰ ጉዳዮች ቱርክና ሶሪያ ይላል። እንግዲህ እንደሚታወቀው ትናንት ሌሊት ላይ እስራኤል ከትናንት ወዲያ ማክሰኞ ለሮብ አጥቢያ በሶሪያ ምድር ላይ ጥቃት ማድረሷ ይታወቃል። ያው ጥቃት ማድረሷን እስራኤል ኃላፊነቱን ወስዳለች። ጥቃቱ እንግዲህ በሶሪያ አየር መንገድ ነው። በዛ የአየር ኃይል ካምፕ ላይ ነው። የሶሪያ መከላከያ ሰራዊት በአካባቢው ይሰፍራል የሚለውን ከፍተኛ ስጋትና ያው ሶሪያ መፍቀዷን የነበረውን ሙከራም ተከትሎ እስራኤል አስቀድሞ ያው ዛቻ ለመከላከል በሚል ጥቃት ማድረሷ ይታወቃል። አሁን እየቆየ እንግዲህ የሚወጣው መረጃ ትናንት እስራኤል ኃላፊነቱን መውሰዷ ታውቋል። አሁን ደግሞ ከአንድ ሳምንት በፊት የእስራኤል መረጃ ድርጅት የሞሳድ ኃላፊ ሮማን ጉፍማን ከሶሪያው የውጭ ጉዳይ ሚኒስተር ጋር በጉዳዩ ተወያይተው እንደነበር ትናንት ምሽት ጀምሮ መረጃዎች እየወጡ ነው። ያው ቱርክ በሶሪያ ምድር ላይ መከላከያ ሰራዊቷን ማስፈርና መግባት እንደሌለባት እስራኤል የማስጠንቀቂያ መልእክት አስቀድማ ማስተላለፋን ለሶሪያ እንግዲህ በሶሪያ በኩል መልእክቱን ትኩረት ካልሰጡት ግን ያው እንዳስጠነቀቁ ተገልጿል። በዛ ያን መሰረት በማድረግም የሶሪያ ሰራዊት የቱርክ መከላከያ ኃይል ወደ ሶሪያ ይገባል በሚል እንግዲህ ቱርክ ሶሪያ እንደፈቀደች ነው የሚታወቀው። የቱርክ ኃይል እንዲገባ እስራኤል የአየር ኃይል እርምጃ መውሰዱ ታውቋል። እንግዲህ ይህ ጉዳይ በሰፊው እየተዘገበ ነው ያለው። ከዚህ ጋር ተያይዞ ደግሞ ትናንት ኢታማጆር ሹም ኢያል ዛሚር ባደረጉት ጉብኝት መቼና እንዴት ኃይላችን ማጠናከር በኃይል የኃይል እርምጃ መውሰድ እንዳለብን እናውቃለን። መቼና እንዴት ትክክለኛው ጊዜና ቦታ ስለምናውቅ ሁሉንም በጊዜው እናደርጋለን ማለታቸው ታውቋል። ይሄ ጉዳይ እንግዲህ እየቀጠለ ነው። ግን በሚገርም ሁኔታ እንግዲህ አዲስ ናቸው። ያው ቅርብ ጊዜ ነው ሞሳድን ድርጅት በኃላፊነት እንዲመሩ ስልጣን የተሰጣቸው ሮማን ጉፍማን ለመጀመሪያ ጊዜ ከሶሪያ ባለስልጣን ጋር ውይይት ማድረጋቸውን በዚህ ጉዳይ መረጃዎች እየወጡ ነው ያለው። ዶታ ሀሮኖት ይህን ርዕሰ ጉዳይ ትኩረት ሰጥቶ በውስጥ ገጹ ላይ ለአንባቢያን በሰፊው አቅርቦታል። ሌላው በጋዛ ሰርጥ እየተካሄደ ስላለው ነው። የእስራኤል መከላከያ ሰራዊት የአየር ኃይል አሁንም በጋዛ ሰርጥ የተለያዩ ትኩረት የሚደረግባቸው ቦታዎች ላይ፣ አሸባሪዎች የሚንቀሳቀሱባቸው ቦታዎች ላይ ጥቃት እያደረሰ ነው። በአሸባሪዎች ላይ ትናንትም እንደዚሁ ሁለት ጊዜ ጥቃት እንዳደረሰና አሸባሪዎች ላይ እርምጃ እንደተወሰደ የሚገልጽ ዘገባ ቀርቧል። ሌሎች ጋዜጦች ላይም ቀረበ ዘገባ ነው። የዘገባ ቢያው በጥቃቱ የሐማስ ድርጅት አባላት አሸባሪዎች እርምጃ ተወስዶባቸዋል። ከነዚህ መካከል አንዱ ጥቅምት 7 ቀን 2023 ዓ.ም በደረሰው ጥቃት የተሳተፈ አሸባሪ ነው እርምጃ የተወሰደበት የሚል ዘገባ አለ። ሌላው የኢራን ጉዳይ ነው። ኢራን አሁንም ከአሜሪካ ጋር መግባባት እንዳልቻሉና ውጥረቱ ተባብሶ እንደቀጠለ ይታወቃል። ይህን ተከትሎ አሜሪካ በኢራን ላይ አሁንም ማዕቀብ እየጣለች እንደሆነ ባሳለፍነው ሌሊት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ከፍተኛ የሆነ የኢኮኖሚ ማዕቀብ እንደጣሉ በርካታ መረጃዎች እየወጡ ነው። ኢራንን ከዓለም ለመገለልና በኢኮኖሚ ላይ ጫና ለማድረግ ማንኛውም ሀገር በርካታ ሀገራት ከኢራን ጋር ኢኮኖሚያዊ ግንኙነት እንዳያደርጉና ኢራንን ለመነጠል በኢኮኖሚዋ ላይ ከባድ ጫና ለማድረስ ማስታውቀዋል። ይህን ውሳኔ ለመወሰን እንግዲህ በታሪክ በጣም ኢራን ከዚህ በፊት ባልነበረ ሁኔታ ከፍተኛ የሆነ ኢኮኖሚያዊ ጫና እንዲደርስባት ከዓለም ሀገራት ተነጥላ የንግድም ግንኙነት የኢኮኖሚ ግንኙነት እንዳይኖራት ለማድረግ ነው ሀሳቡ። ከዚህ ጋር ተያይዞ የተባበሩት የአረብ ኤሚሬት እንግዲህ እሷም አስታውቃለች ከኢራን ጋር የኢኮኖሚ ግንኙነት እንደማታደርግና በውሳኔው እንደምትሳተፍ ተገልጿል።
ኢራን እንግዲህ በዚህ ሁኔታ እየቀጠለች ነው። ኢራንን በኢኮኖሚ ለማቀጣት ነው በአሜሪካ በኩል የአሜሪካው ፕሬዝዳንት ያስታወቁት። ሌላው ርዕሰ ጉዳይ ተማሪዎች ይሄ ልዩ ፍላጎት ያላቸው ልጆች ተማሪዎች በመደበኛ ተማሪዎች ጋር መደበኛ የመማሪያ ክፍል እንግዲህ ልዩ ፍላጎት ያላቸው ተማሪዎች ጽራኺም ዩሃዲም ተብሎ የሚጠራው በብሪት ማለት ነው እነሱን በመደበኛ የመማሪያ ክፍል ተቀላቅለው እንዲማሩ የማድረጉ ሂደት በዚህም አመት ይቀጥላል የሚደርሰ ጉዳይ አለ። ያው እነሱም እንግዲህ ይቀጥላል የተወሰኑ ተማሪዎችን በመደበኛ መማሪያ ክፍል ተቀላቅለው እንዲማሩ የማድረጉ ሂደት በዚህ አመትም ይቀጥላል። ሌላው ርዕሰ ጉዳይ የዲዮ ታሮኖት ላይ የቀረበው የሳርታን ወይም የነቀርሳ ህመም ክትባት እየተሰጠ ነው ህመሙን እንደገና እንዳይመለስ ለማድረግና ያው ህመሙንም ይቀንሳል። ያው በእስራኤል ክትባት ተጀምሯል። ሞደርና የተባለ የመድኃኒት ፋብሪካ ካምፓኒ ነው። መቼም ሞደርና ይታወሳል በብዛት በኮሮና ዘመን እንደምናስታውሰው የኮሮና ክትባት ያመረተውም አንዱ ካምፓኒ ይሄ ነበር። ሞደርናና ማርክ የተባሉ ሁለት ካምፓኒዎች ያመረቱት ይህ ጸረ ሳርታን ወይ ነቀርሳን ማለት ያው ክትባት ነው የሚከላከል ክትባት ያመረቱት መድኃኒት ጥሩ ውጤት እየታየበት እንደሆነና በተለይ ፕሮፌሰር ጋል ማርከል ይባላሉ በቤሉሶን ሆስፒታል የዚህ የሳርታን ክፍል ህክምና ክፍል ኃላፊ ናቸው። ጥሩ ውጤት እየታየ እንደሆነ ግን እያንዳንዱ ህመምተኛ እንደ ህመሙ አይነትና እንደ ሰውየው የሰውነት ሁኔታ ታይቶ ነው ክትባቱ የሚሰጠው። በአጠቃላይ እንዲሁ የተመደበ ክትባት ለማንኛውም ሰው ሳይሆን እንደ ህመሙ አይነት እንደ ሰውየው የጤና አቋም ታይቶ ነው የሚሰጥ። እያንዳንዱ ሰው ነው ተመርምሮ ነው የሚሰጥ። ግን ውጤት እየታየበት ነው። በተለይ ህመሙ እንደገና ከዳኑ በኋላ ሚድ ነው እንዳይመለስና እንዳይባባስ ያደርጋል። ውጤት ታይቶበታል የሚል ዘገባ አቅርቧል። የዲዮ ታሮኖት በውስጥ ገጹ ላይ ገጽ 14 ላይ ይህን ዘገባ በሰፊው አቅርቦታል። እንግዲህ ሁሉንም ዘገባ ማንበብ ለምትፈልጉ አድማጮቻችን ወደ ማሪቭ ስናልፍ ማሪቭ በቅድም የዲዮ ታሮኖት ላይ እንደተመለከት ነው በተመሳሳይ ኢታማጆር ሹም ኢያል ዛሚር መቼና እንዴት ኃይላችን የኃይል እርምጃ መውሰድ እንዳለብን እናውቃለን ማለታቸውን ርዕሰ ጉዳይ አድርጎታል። በሶሪያ ጉብኝት እንግዲህ በደቡብ ሶሪያ ጉብኝት ሲያደርጉ የሶሪያ ደቡብ ክፍል የኛ ሰሜን እስራኤል ነው። የሰሜን ክፍል ሰሜን እስራኤል እንግዲህ ሶሪያን ከእስራኤል በሚያዋስነው ድንበር አካባቢ በደቡብ ሶሪያ ጉብኝት ሲያደርጉ ነው ይህን ሀሳብ የተናገሩትና እናውቃለን መቼና እንዴት የኃይል እርምጃ መውሰድ እንዳለብን ኃይላችን ማጠናክረን መቀጠል እንዳለብን መቼና እንዴት በትክክል እናውቃለን ማወቅ አለብን የሚል ሀሳብ እንግዲህ ለመከላከያ ሰራዊቱ ያደረጉት ንግግር በጉብኝታቸው ጊዜ ያደረጉት ንግግር ማሪቭ ላይ በመጀመሪያ ገጹ ርዕሰ ጉዳይ ሆኖ ቀርቧል። ከዚህ ጋር ተያይዞ የእስራኤል የአየር ኃይል እንግዲህ ትናንት ሌሊት በሶሪያ ምድር በሶሪያ የአየር ኃይል ካምፕ ላይ ያደረሰው ጥቃት እንደዚሁ በጋዜጣው የውስጥ ገጽ በሰፊው ተዘግቧል። ኢድሊብ በተባለችው አካባቢ ነው እንግዲህ ሶሪያ ለቱርክ እንደሚቀርብ ነው። በሶሪያ ምድር ውስጥ ግን ከቱርክ ድንበር የተወሰነ ኪሎ ሜትር ርቀት ላይ የሚገኝ ቦታ ነው። በኢድሊብ ነው ጥቃቱ የደረሰው እና የእስራኤሉ የሞሳድ ድርጅት ኃላፊ ሮማን ጉፍማን ከሶሪያው የውጭ ጉዳይ ሚኒስተር ጋር ከጥቃቱ በፊት አስቀድመው በሁኔታው ተነጋግረው እንደነበር ያው ማስጠንቀቂያ አስተላልፈው እንደነበር ማሪቭም ተመልክቶታል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ደግሞ ለቱርክ መልእክት ለማስተላለፍ ነው እና መልእክቱን በግልጽ አስተላልፈናል ማለታቸው እንግዲህ ከጥቃቱ ጋር ተያይዞ በቱርክ በኩል ደግሞ የሚወጡ ዘገባዎች የቱርክ መከላከያ ሰራዊት በአካባቢው ያው ሰፍሮ እንዳልነበር እንዳልሰፈረ በቱርክ በኩል የሚወጡ ዘገባዎች እየተመለከቱ ነው። ሮማን ጉፍማን የሞሳድ ድርጅት ኃላፊ ከሶሪያ ውጭ ጉዳይ ሚኒስተር ጋር ከጥቃቱ በፊት መወያየታቸውን ሮይተርስም ዘግቦታል። ሮይተርስ የዜና ወኪል እንደዘገበው በጋዜጣው
አካቷል። በቱርክ አሁንም ጠቅላይ ሚኒስትር ቢናሚን ናታንያሁ ያላስፈላጊ የሆነ ግጭት ለመፍጠር በአካባቢው ሰላም እንዳይረጋጋ ለማድረግ እየሞከሩ ነው በማለት ናታንያሁን ተጠያቂ እንዳደረጉ በቱርክ በኩል ተገልጿል። ወደ ሌላው ርዕሰ ጉዳይ ስናልፍ ኦፈር ዊንተር ይባላሉ። በመከላከያ ሰራዊት ውስጥ ተጠባባቂ ብርጋዴር ጄኔራል ናቸው። አዲስ ቀኝ ዘመም ፓርቲ የቀኝ ርዕዮተ ዓለም ያለው ፓርቲ ለማቋቋም እየተዘጋጁ ነው። አቋቁመዋል። ለማስተዋወቅ በሚቀጥለው ሳምንት ፓርቲውን ያስተዋውቃሉ ተብሎ ይጠበቃል። ይህ ጉዳይ በተለይ በሊኩድ ፓርቲ በኩል ስጋትን ፈጥሯል። ምክንያቱም ቀኝ ዘመም የሆኑ ቀኝ ርዕዮተ ዓለም የሚከተሉ ፓርቲዎች በዝተዋልና የድምፅ መከፋፈል ከፍተኛ የድምፅ መከፋፈልን ይፈጥራል። እንደዚህ ትንንሽ ፓርቲዎች ደግሞ ወደ ሴቱ የሚያስገባ በቂ ድምፅ ላያገኙ ይችላሉ የሚል ስጋት አለ። ያሁዛ ኸሲማ የተባለ በብራስ የሚጠራው ይሄ ላያልፉ ይችላሉ፣ በቂ ድምፅ ላያገኙ ይችላሉ እና እንዲሁ ድምፁን መከፋፈልና ማባከል ሊሆን ይችላል የሚል ስጋት እንዳለ በሊኩድ ፓርቲ በኩል የሚገልጽ ዘገባ አለ። ኦፊር ዊንተር ግን ተጠባባቂ ብርጋዴር ጄኔራል በሚቀጥለው ሳምንት አዲስ ፓርቲ ያስተዋውቃሉ ተብሎ እንደሚጠበቅ ተመልክቶታል ማሪፍ በዘገባው። በጋዛ ሰርጥ እየተወሰደ ያለውን ወታደራዊ እርምጃና ትናንትም መከላከያ ሰራዊቱ በጋዛ ሰርጥ ጥቃት ማድረሱን የሽብር ጥቃት አደጋ ለማድረስ እንቅስቃሴ ላይ የነበሩ አሸባሪዎች ላይ ጥቃት እንደደረሰና ከነዚህ መካከል እንግዲህ አንዱ በጥቅምት ሰባቱ ጥቃት የተሳተፈ መሆኑን ማሪብም በዘገባው ተመልክቶታል። የፍልስጤማውያን ወሬ ምንጮች እንደዘገቡት 11 ሰዎች በዚህ ጥቃት ተገድለዋል ብለዋል። 11 ሰዎች እንደተገደሉ ገልጸዋል። ወደ ሐሬጽ ስናልፍ ሐሬጽ እንግዲህ በጋዛ ሰርጥ በተካሄደው ጦርነት በጦርነቱ ሂደት በተለያየ ጊዜ መከላከያ ሰራዊቱ ያላግባብ እርምጃ ወስዷል የሚል ቅራኔ አቤቱታ ቀርቧል እንደቀረበ ይታወሳል። ከዚህም መካከል ዓለም አቀፍ የእርዳታ ድርጅት ሰራተኞች ያላግባብ በተለይ ሳየሬት ጎላኒ ክፍለ ጦር አባላት ሁኔታውን ያለማመዛዘን ያለ ሳይጠይቁ በ2025 ዓ.ም ነው በእነዚህ ዓለም አቀፍ የእርዳታ ድርጅት ሰራተኞች ላይ ጥቃት ከፍቷል። ለሶስት ደቂቃ ያክል ተኩስ በመክፈት 12 የድርጅቱ የእርዳታ ድርጅት ሰራተኞች ተገድለዋል። በ2024 ዓ.ም ደግሞ ሂንድ ራጃቭ የተባለች የስድስት ዓመት ታዳጊ ከቤተሰቦቿ ጋር እንደዚሁ ያላግባብ በሆነ እርምጃ እንዲሁ ዝም ብሎ ተኩስ በመክፈት ተገድላለች። ቤተሰቦቿም ተገድለዋል። 15 የሚሆኑ የዓለም አቀፍ እርዳታ ድርጅት ሰራተኞች ተገድለዋል በአጠቃላይ እና በራፊያህ አካባቢ። እንግዲህ እነዚህን ጥቃቶች መከላከያ ሰራዊቱ ምናልባት ጥቃቱ ያላግባብ የተወሰደ ሳይሆን አይቀርም የሚል ጥርጣሬ አለና የመከላከያ ሰራዊቱ ምርመራ ክፍል የፖሊስ ምርመራ ክፍል ሁኔታውን ምርመራ እንዲያካሄድበት የሚል ትዕዛዝ መስጠቱን ሐሬጽ በዘገባው አቅርቦታል። ሌላው የአረብ ማህበረሰብን የሚወክሉ የፖለቲካ ፓርቲዎች ሀዳሽ፣ ተአልና ባላድ ሶስቱ ፓርቲዎች አንድ ላይ ተዋህደው አሁን በሚቀጥለው ጥቅምት ላይ በሚካሄደው ምርጫ በክነሴት ምርጫ ለመወዳደር ለመቅረብ መወሰናቸው ተገልጿል። ሶስቱ የአረብ ማህበረሰቡን የሚወክሉ ፓርቲዎች ሊዋሃዱ ነው ወስነዋል፣ ያው መወሰናቸው ታወቀ የሚል ዘገባ አለ ሐሬጽ ላይ። በፓርቲዎች እንግዲህ ጅብሪን በመጀመሪያ አንድ ቁጥር ላይ ይሆናሉ። ከጅብሪን ቀጥሎ ቲቪ አህመድ ቲቪ ሁለተኛ ቁጥር ላይ ይሆናሉ ይላል። እንዲህ እያለ ይቀጥላል። ለማንኛውም ሶስቱ ፓርቲዎች አንድ ላይ ተዋህደው ተቀላቅለው ለምርጫ ይቀርባሉ የሚል ርዕሰ ጉዳይ አለ። ሌላው እዚሁ በፖለቲካ ጋር ተያይዞ ጠቅላይ ሚኒስትር ቢንያሚን ናታንያሁ እንግዲህ የሊኩድ ፓርቲ ሊቀመንበር ናቸው። ፓርቲው ባካሄደው ቅድመ ምርጫ ወይም ፕራይሜሪስ ናታንያሁ በሚፈልጉት መንገድ ነው የአባላቱ ስም ዝርዝር የተዘጋጀው ይላል። ልክ እሳቸው እንደሚፈልጉት ነው። ነገር ግን ምንም እንኳን ናታንያሁ በሚፈልጉት መንገድ የአባላቱ ስም ዝርዝር ቢቀርብም ቢዘጋጅም በምርጫው ያሸንፋሉ የሚለው እድል ዝቅተኛ ነው፣ ላያሸንፉ ይችላሉ የሚል ዘገባ ሐሬጽ አቅርቧል። ናታንያሁ ላያሸንፉ ይችላሉ፣ አይዘንኩት ግን ሊያሸንፉ ይችላሉ የሚል ርዕሰ ጉዳይ አቅርቧል ሐሬጽ በዘገባው። ሌላው የ14ኛው ቴሌቪዥን ጣቢያ
ባለቤት መጽሔት ሳምንታዊ መጽሔት 80 ገጽ ያለው ሳምንታዊ መጽሔት ለሁለት ወራት ከምርጫው ከመካሄዱ ከሁለት ወራት በፊት በነጻ ያስተላልፋሉ ወይም እንዲሰራጭ አድርጋሉ የሚል ዘገባ አቀርቧል። ሀሬጽ ሌላ በሁንጋሪያ ይላል። በሁንጋሪያ ከአራት ወራት በፊት ምርጫ ተካሂዷል። ለምርጫው በኋላ በሁንጋሪያ ዲሞክራሲን መሰረት ለማስያዝ በዲሞክራሲያዊ መንገድ ለመቀጠል ጥረት እየተደረገ ነው የሚል ዘገባ አቅርቧል ሀሬጽ። እንግዲህ አድማጮቻችን ከሞላ ጎደል ይህን ይመስላል ጋዜጦች በዛሬ ተማችሁ ለንባቢያን ያቀረቧቸው ዋና ዋና አርዕስተ ጉዳዮች። ሀሬጽ ያው የሶሪያ በሶሪያ የደረሰውን የእስራኤል የአየር ኃይል በሶሪያ የደረሰውን ጥቃት በሚመለከትም እንዲሁ እንደ ሌሎች ጋዜጦች በዘገባው አቅርቦታል። ጋዜጦች እንግዲህ ይህን ይመስላል ዛሬ ትማችሁ ለንባቢያን ያቀረቧቸው ዘገባዎች። ወደሚቀጥለው ዝግጅት እናልፋለን። አብራችሁን ቆዩ።

0: ወርቅነሸቴ እንግዲህ ወደ ጋዜጦችን አምጣው ተመልክተሽዋል። አሁን ከዚህ ጋር በተያዘ ወቅታዊ ዘገባችን የአሜሪካ ፕሬዝዳንት ዶናልድ ትራምፕ በትናንት በይፋዊ መግለጫ በኢራን ላይ የኢኮኖሚ ማዕቀብ ከባድ የሆነ ማዕቀብ መጣላቸውና ህዝብ በብዙሃን መገናኛ አውታሮች ያሳውቀዋል ይህን ሁኔታ ምን ይታያል የኢራን ዕጣ ፈንታ?
1: የኢራንና የአሜሪካ ነገር ሻያው ዝም ብሎ እንደ በውዝግብ የሚቀጥል ይመስላል። እንግዲህ ከጦርነቱ በይፋ ካቆመ ቆይቷል። እስራኤል ጋር እስራኤልና አሜሪካ በኢራን ላይ ወሰዱት ወታደራዊ እርምጃ ግን ከዛ በኋላ አሜሪካ ዘምዘም ያለች ኢራንን እንዳደቀቀቻት ነው በተደጋጋሚ የምትናገረው። ጎን ለጎን ደግሞ ድርድር ስምምነት እያሉ ለወራት ያክል ቀጥለዋል። ግን ለአስጨራሽ ነው፣ አድካሚ ነው ስምምነቱ። ወይ ስምምነት ላይ አይደርሱም ወይ ለይቶላቸው ደግሞ ጦርነቱ ቀጥሎ ባንድሮኛው ወገን አሸናፊነት አልተጠናቀቀም። አሁን የሆርሙዝ የባህር ወሽመጥ ነው ትልቁ አወዛጋቢ ነጥብ ሆኖ ያለ። እንግዲህ ከዛ ሁሉ ጦርነት በኋላ ወደ ኢኮኖሚ ጦርነት ተለውጧል እንደምናየውና ይህ የሆርሙዝ የባህር ወሽመጥ እንግዲህ ለኢራን እንደው በተፈጥሮ ያደላት ነው፣ አጋጣሚ ነው እዛ ላይ በተፈጥሮ እንጂ ሆነው መቼም አንዳንዴ ተፈጥሮ የሚሰጠውን ነገር በጥረት በስራ አይደለም። ነገር ግን ደግሞ የዓለም ማዕከል ነው የዓለማችን የምትንቀሳቀስበት፣ በተለይ የነዳጅ ኃይል ምርት በአብዛኛው መርከቦች የሚያልፉ በዛ በኩል ነው እና ለኢራን ይሄ ጥሩ አጋጣሚ እንደሆነላት እናያለን። በዚህ ጦርነት የተፈጠረላት አጋጣሚ እንግዲህ ይህን የሆርሙዝ የባህር ወሽመጥ አሜሪካ አንዴ በነጻ እናስከፍተዋለን፣ በነጻ ይሆናል፣ ሁሉም ሀገራት በነጻ ይጠቀሙበታል ትላለች። ሌላ ጊዜ ደግሞ አይ እኛ እንቆጣጠረዋለን፣ እኛ ግዛት ይሆናል፣ ገንዘብ እናስከፍልበታለን ትላለች። በኢራን በኩል እንግዲህ እንደዛ ነው፣ ገንዘብ እያስከፈልንበት ያው በእኛ ቁጥጥር ስር ሆኖ መቀጠል አለበት ነው። ገንዘብ የሚለው ነገር ግን የተፈጠረ ክፍያ የሚለው ከጦርነቱ በኋላ ነው። ከጦርነቱ በፊት ያልነበረ አዲስ ነገር ነው። ግን ያው በጣም አስቸጋሪ ውዝግብ ውስጥ ያስገባ ሀሳብ ሆኗል። አሜሪካ በተለያየ ጊዜ በኢራን ላይ የተለያየ ማዕቀብ እንጥልባታለን፣ እንደመስሳታለን፣ እናጠቃታለን፣ ትጠፋለች፣ ብዙ ነገር ሲሉ ይሰማል የአሜሪካው ፕሬዚዳንት። አሁን ደግሞ ኢራንን ከዓለም ሀገራት እንነጥላታለን፣ የንግድ የኢኮኖሚ ትስስር እንዳይኖራት እና የኢኮኖሚ ከፍተኛ ኢኮኖሚ ማዕቀብ እንዲጣልባት እናደርጋለን የሚል ማስጠንቀቂያ አስተላልፈዋል። የተባበሩት የአረብ ኤምሬትስም በዚህ ይህን ውሳኔ ቀድማ የተቀበለች ሀገር መሆኗን እንደምትሳተፍ አስታውቃለች። እንግዲህ ከዓለም ለመነጠል ነው፣ በንግዱ በኢኮኖሚ እንቅስቃሴ ከዓለም ከተነጠለች የኢራን የኢኮኖሚ ጣፋንታ ምን ይሆናል? በጣም አስቸጋሪ ሁኔታ ላይ ትችላለች። ይሄ ነው አሁን አዲስ እየወጣ ያለው መረጃ።
0: አሁን ጦርነቱ በኢራን ባለፈው 2005 ዓመተ ምህረት የጀመረው እና ከዛን ቀጥሎ ባዝነው 2026 ዓመተ ምህረት ደግሞ አዎ የእስራኤልና አሜሪካ ጦር ኃይሎች ደብድበዋታል፣ ብዙ ጥፋት ደርሶባታል ኢራን። በዚህ ወታደራዊ የማጥቃት እርምጃን ተከትሎ ብዙ ሚሳኤሎቿ የአየር ኃይሏ አይንቀሳቀስም፣ የኢራን አየር ኃይል ክፍለ ጦር የማይንቀሳቀስ ደረጃ ላይ ደርሷል እና አሁን ይህ ትራምፕ የጣሉት ከባድ እንደሚነገረው ከባድ የኢኮኖሚ ማዕቀቡ ያው ከሌሎችም ዓለም አቀፍ የገንዘብ ተቋማት ጋር እንዳይሰሩ አስጠንቅቀዋል። ቅድም እንዳልሽው አሁን ይህ ምንድን ነው? የኢራን ህዝብ ወደ 93 ሚሊዮን ህዝብ ረሃብ የገንዘብ ምግብ አይደለም እንዴ? አሁንም ለዚህ ነው እኮ ጦርነት አይሻለውም ከመራቡ? በዚህ ሊለይለት መቼም በጦርነት ነው የሚሆነው። ግን ይህንን ከሆነ ምናልባት ኢራን እጃቸውን የኢራን አገዛዝ እጁን ያነሳ ይሆን?
1: እንግዲህ እንዲህ አይነት ማዕቀቦች አስቸጋሪ ናቸው። ይሻየው አሁን አሜሪካ ምንድን ያለችው ማንኛውም ሀገር ከኢራን ጋር በኢኮኖሚ ትስስር ተሳትፎ የሚያደርግ ሀገር ላይ እዛ ሀገር ላይም ነው ማዕቀብ ለመጣል። እንግዲህ ትሩዝ በተሰኘው የራሳቸው ማህበራዊ መገናኛ አውታር እንግዲህ ባሳለፍነው ሌሊት ባስተላለፉት መልእክት ማንኛውም ሀገር ከኢራን ጋር አንዲት ሀገር የንግድ ትስስር ብትጀምር በዛች ሀገር ላይ ማዕቀብ ይጣልባታል። ስለዚህ ያ ሀገር ለራሱ አስትልያች ሀገር ከኢራን ጋር ያላትን የኢኮኖሚ ግንኙነት ታቋርጣለች። እንግዲህ እንዲህ እያለች ስትነጠል እውነት ከሆነ እንግዲህ ያው በተለያየ ጊዜ የተለያየ መልእክት የተለያየ ማስጠንቀቂያ ይወጣል በአሜሪካ ፕሬዚዳንት በኩል እንግዲህ ይሄ ነገር ተግባራዊ መሆን ከሆነ ሀገራቱ ለራሳቸው ሲሉ ነው ከኢራን ጋር ያለውን የንግድ ኢኮኖሚ ትስስር የሚያቆሙትና ለኢራን አዎ ከፍተኛ ጉዳት ሊሆን ይችላል። ምናልባት እንግዲህ ህዝቡ ላመጽ ይነሳ ይሆናል። በዚህ ምክንያት ሲቸግር ያው ሀገሪቱ ውስጥ እንዳልከው ከፍተኛ ኢኮኖሚ ችግር ሲነሳ ህዝብ በመንግስት ላይ ሊያመጽ ይችላል። እንዲህ እየተባለ አላማው የኢራንን መንግስት ለመጣል አይደል? ምናልባት እንግዲህ አላማውን ለማሳካት ሊቃረቡ ይችላሉ። በኢራን በኩል ያለው ሁኔታ ግን እንደምናየው ሻያው በጣም ኢራን ጠፉ፣ ሞቱ፣ ተንኮታኮቱ፣ ደቀዋል። የአየር ኃይሉ ባህር ኃይሉ ምን ሲባል እንደገና ኃይል እንዳላቸው በተለያየ መንገድ እያሳዩ ነው። በአካባቢ ሀገራት ላይ ጥቃት ሲያደርሱ እያየን ነው። እና የኢራንን መከላከያ ሰራዊት የኢራንን ወታደራዊ አቋም መናቅ እንደማይገባ እያሳዩ ነው፣ ምን ያህል የተጠናከረ እንደነበር። ከዚህ ሁሉ ጥቃት በኋላ እንኳን አሁንም እንደገና በኃይል እርምጃ ለመውሰድ እየዛቱ ነው ያሉትና እንግዲህ በዚህ ደረጃ ከባድ ነው።
0: እዚህ ጎን ለጎን ወርቅነሽ፣ አሁን ባለፈው ሳምንት ላይ የወጣው ዜና የተለያዩ ዓለም አቀፍ ሚዲያዎች ምንድን ነው በአሜሪካና ኢራን የተኩስ አቁም ስምምነት ተብሎ ለ60 ቀናት ለሁለት ወራት ያህል የነበረው ጊዜው አበቃና ተጨማሪ 60 ቀናት አራዘሙት የሚል ዜና ሰማንና ይህ የኢኮኖሚ ማዕቀብ በኢራን ላይ በሚጣልበት ጊዜ ሁለቱ ወገኖች በክብ ጠረጴዛ ዙሪያ በቀጥታም ሆነ በተዘዋዋሪ መንገድ መፍትሄ ለመሻት ድርድራቸው እያካሄዱ ነው ወይስ ድርድር የለም ማለት አይቻልም?
1: ድርድር አለ ማለት አይቻልም። ለየለት ይፋዊ ድርድር የለም። እንዲሁ በመገናኛ አውታር እንገናኛለን፣ እንግባባለን፣ እያሰቡበት ነው፣ እንደራደራለን ከማለት ውጭ ድርድር የለም። በኢራን በኩል ደግሞ ለ60 ቀናትም ስምምነት አልነበረም። አሜሪካ አፍርሰዋለች።

0: ሶሪያም ያለው የወታደራዊ ጦር ሰፈር በአናነት የሚንቀሳቀሱት የቱርኮች ናቸው። ለምን ይሄን አዲስ የሶሪያ መንግስት ለምን ለቱርክ አገዛዙ ውስጥ ገብቶ ወታደራዊ ኃይሉ እንዲያንቀሳቀስ ለምን አደረገ? ምንድን ነው ቱርክ እያደረገችው ያለችው? እስራኤልን ለማጥቃት ለእስራኤል ደህንነት አስጊ ስለሆነ የእስራኤል መከላከያ ሰራዊት የአየር ኃይላችን በዛ ጦር ሰፈር ላይ ቦምብ የማጥቃት እርምጃ ወሰደ፣ ደበደበ። ከዚህ ጋር በተያያዘ አሁን ውጥረት እንዳለ በተለይ በሶስት አካላት በቱርክ በሶሪያና በእስራኤል መካከል ጦርነቱ ይፋፋማል የሚል ስጋት በመኖሩ ይህንን ነገር ለማርገብ ደግሞ ሀያሉ አሜሪካ ጣልቃ ገብታ በጉዳዩ እየሰራች መሆኗ ነው። እንግዲህ አምባሳደሮች እዚህ እስራኤል የሚያገለግሉት የአሜሪካ አምባሳደር ትናንት በሰጡት መግለጫ ጦርነት እንዲፋፋም አንፈልግም፣ መረጋጋት፣ ሰላም መስፈን አለበት እንጂ በዚህ በመካከለኛው ምስራቅ ጦርነት። አይ አንዳንድ ደግሞ ታሁን ቀደም በቱርክ የቀድሞዋ በአሁኑ ሰዓት በእስራኤልና በቱርክ መካከል የዲፕሎማሲ ግንኙነታቸው ተቋርጧል፣ ግን ሰላም በነበሩበት ጊዜ ቱርክ የአምባሳደር ያገለገሉት ዶክተር ስማቸው በዚህ ትንሽ አለብኝና ትናንት ለሬዲዮ በሰጡት መግለጫ በአሁኑ ሰዓት ሁለቱም ወገኖች እስራኤልም ኢራን ቱርክ ጦርነት አይፈልጉም የሚል መግለጫ ሰጥታለች። እናየዋለን።
1: አዎ እውነት ነው። እንግዲህ ብዙ ርዕሰ ጉዳዮች አሉ። በቀኑ ስርጭታችንም እንወያይበታለን።
0: በጣም ግሩም
1: ሻያው። ወደሚቀጥለው ዝግጅት እንለፍ።
0: በጣም ጥሩ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ወይዘሮ ምንታምር አትርሳው ትገኛለች። ምንታምር ጤና ይስጥልን፣ እንደምን አደርሽ?
1: ጤና ይስጥልኝ ወርቅነህ ሳቶ ይሻያው። አድማጮችም እንዴት አደራችሁ?
0: እናመሰግናለን።
2: እግዚአብሔር ይመስገን። መልካም አደርን። ጥሩ ቀን ይሁንልን ብለን ነው የሁላችን ምኞት።
0: እናመሰግናለን ምንታምር፣ መልካም ቀን እንዳልሽው። በተለያዩ ርዕሰ ጉዳዮች ሀሳብ ትሰጫለች በየጊዜው። አሁን ደግሞ በማህበረሰባችን ጉዳይ ያው መቼም በየአጋጣሚው የምንታዘበው ነገር ይኖራል። ያን ደግሞ ለአንድ ሰው ብንነግረው ለአንድ ሰው ብቻ ሆኖ ነው የሚቀር፣ ግን ደግሞ በእንዴት በመገናኛ አውታር ሲነገር ሁሉም ሰው ስለሚሰማው ጥሩ ሊሆን ይችላል። እንዲህ የሚጠቅመንም መልእክት ብንወያይበት መልካም ነው። እንደ ሀሳብ አለኝ ስላልሽን ነው።
1: እሺ፣ አመሰግናለሁ። ያው ቅድሚያ እድሉን ስለሰጣችሁኝ ማለት ነው። ግን ሁለት ርዕሶች አሉ፣ ያው አጠራ አጠር እያደረኩ ማለት ነው መለከታቸው ፈልጋለሁ ማለት ነው። አንደኛ አሁን ላይ ባለንበት ሰዓት ማለት ነው በጣም ፀሐይ ነው ያለንበት ወቅቱ ሙቀት ነው።

0: እና ግን ትንሽ ጠቅለል አድርጌ ማለት ነው ለማህበረሰቡ መናገር የምፈልገው ነገር ሙቀትን በተመለከተ ለምሳሌ አለባበሳችንን እንዲሁም ደግሞ የተለያዩ ነገሮችን ከሎ አለ አይደል ለምሳሌ በምንወጣባቸው ሰዓት ድግስ በምንወጣባቸው ሰዓት ከቤት የምንጠቀምባቸው ልብሶች ማለት ነው አለባበስን እነዚህን ነገሮች ማለት ነው እንትን ማለት ጠቅለል አድርጌ ማለት ነው ለማናገር ስለፈለኩኝ ነው ምክንያቱም ብዙ ጊዜ ሙቀት ሲሆን በጣም አስቸጋሪ ነው ማለት ያው አልባሳትን ማሳመር አለብን ምክንያቱም ተሳሳሳሉ ነገሮችን መጠቀም አለብን ለምሳሌ ጂዬ አጠር ያሉ ነገሮችን በዛ በመቀጠል ደግሞ ምሲባ ስነድ ለምሳሌ ማለት ነው እንደ ልጽህና ገረ መታጠብ አይነት እንደዚህ ድዶራንት እንደመጠቀም አይነት ሽቱ ነገሮችን ቀለል ቀለል ያሉ ነገሮችን ማለት ነው ብንጠቀምና እነዚህን ብንንትን ብንልባቸው በጣም አሪፍ ናቸው ብዬ ስለማስብ ነው ለምን ሙቀት ስለሆነ አሁን ከባድ ነው
1: በጣም ግሩም ወዘሮ ምንታምር በሀገር ኢትዮጵያ በከተማም ሆነ በገጠር መንደር በጋ አካባቢ ብዙዎቹ በጋም ሆነ በክረምት ጃንጥላ ወይም ጥላ የመጠቀም ባህል ነበረ ግን እዚህ ጃንጥላ ወይም ጥላ የሚጠቀም በተለይ ቅድም እንዳልሽው ሞቃታማ ጊዜ በፀሐይ ወጥቶ ፀሐይ ለመከላከል ጥላ ጃንጥላ የሚጠቀሙ ሰዎች ብዙ አይታዩ ምን ትመክሪያቸዋለሽ ደግሞ እንደ ቆብም አስፈላጊ ይሆናል መሰለኝ
0: አሁን እሱ እኮ ነው ብዙ ጊዜ አሁን ምን ይላሉ ነጮች አሁን እንደዚህ ትዩል ነገር ሲሆን የልጆች ትዩል ከሆነ ወይም ደግሞ የሆነ ነገር ከሆነ ከደጃፍ የሚወጡ ከሆነ ራሱ እንደውም ስድስተኛው ወር አካባቢ አሁን ልጆችን ራሱ እንደዚህ ረፍት ሲወጡ ምናምን ኮባ አስዛችሁ ስደዱ ምናምን ይላሉ ማለት ነው ኮባዎችን መጠቀም ይገባል ጥላዎችን መጠቀም ይገባል ከዛ ውጪ ደግሞ አቶ ይሻያው ከዛ ውጪ ደግሞ በተለይ ገላን በቀን 3 ጊዜ 2 ጊዜ መታጠብ 3 ጊዜ አልካልተቻለ ጧትና ማታ ላይ መታጠቡ በጣም አሪፍ ነው ብዬ አስባለሁ ከዛ በመቀጠል ደግሞ መታጠብ ብቻ አይደለም መታጠብ ብቻ ሳይሆን ኪሎኛ ሰዎች ስንባል ትንሽ እንትን ነው አላር እንዳንዴ ታላቆፈሳበስከው ምናምን ማለት ነው ትንሽ ከበድ ያለ ሊሆን ስለሚችል ጣሮሮች ምናምን ብዙ ነገር ሊመጡ ስለሚችሉ የወዝ የመቀየር ያን ነገሮች ስላሉ የሚጠቀሙ ነገሮች አሉ ለምሳሌ ከሚላብቱ አካባቢዎች ከሚለብሱ አካባቢዎች ማለት ነው የምትጠቀማቸው ነገሮች አሉ ለምሳሌ የሚቀቡ ነገሮች እንደ ሽቶ አይነት ሳይሆን ለምሳሌ ልክ እንደ ዲዶራንት ነገር የምትጠቀመው ነገር አለ እነኝ ነገሮች ማለት ነው ስንታጠብ እንደዚህ ብንጠቀም ያን ነገር ብዙ ነገር እንት ላይ ይችላል ማለት ነው
2: ስለዚህ ላቭ ምናምን ስለሚኖር ለማቆጣጠር ነው ጥሩ አዎ በበጋ ወቅት እንዳልሽው አንዳንዴ ቤት ውስጥ ምግብ ስናበስል ምግብ የምግቡ ሽታ ቤት ውስጥ ለምግብ ለሚያበስለው ሰው ብዙ አይታወቅም ነው የሚባል ሲወጡ ነው የሚሸት ሲወጡ ግን ልብስ ላይ አጉር ላይ ሰውነት ላይ እንዳልሹ ካልታጠቡ ልብስ ካልቀየሩ ሽታው ሊኖር ይችላል በተለይ ደግሞ ምግባችን ማያውቀው ሌላው ማህበረሰብ አዲስ ሊሆን በስለሚችል አውቶቡስ ውስጥ ረከቤት ባቡር ምን መሳፈር ይኖራል አብሮና ያኔ ምናልባት ሌላው ሰው ሊረብሽ ይችላል
0: ደግሞ ድግሶች ጋም በድግሶች ምን ቦታ ስነድም ለምሳሌ ድግስ ቦታ ስነድም ያንን የድግስ ቦታ የምንድባቸውና ከቤት የምንጠቀምባቸው ልብሶች የተለያዩ መሆን አለባቸው
2: አዎ አንዳንዴ ቤት ውስጥ ምኮ የሚገርምሽ እንትን ይላ ክፍል ውስጥ አሁን ክፍት ከሆነ በተለይ ቅመም ነገር ሲቆላ በርበሬ ሲቆላላ ምናምን ሽታው ኃይለኛ ነው ክፍል ውስጥ ብዙ ሰዎች እኔ የተለያየ ቦታ በሩ ከዘጉ በኋላ የክፍሉን በር የሄደሩን ዙሪያውን የሚታሸግበት ይሄ ኢቱም ነገር ያን ሁሉ የሚጠቀማሉ ቢጠነቀቁ በጣም እና የነሱ ልምድ ጥሩ ስለሆነ ነው ያነሳሁት እንዲህ አይነት ነገሮች ያው ብንጠቀም ጥሩ ነው ማህበረሰባችን በርግጥ በሳል ነው ያውቃል እንደው መቼም በጋ ወቅት ስለሆነ እናንሳው ብለን ነው ጥሩ ማሳሰቢያ ነው ያለን ጊዜ
0: ወጣችን ማይሽ እኛ ከማህበረሰቡ ስለወጣ ነው ማለት ነው ያው ምን ታቂያለሽ ሙቀት ስለሆነ አሁን ላይ በጣም ከባድ ነው ሙቀቱ ማለት እንኳንስ ለኛ አንጨት የሚያደርቅ እንት ነው ያለው ሙቀቱ ማለት ነው ስለዚህ ለዛ ብዬ ነው ከዛ በመቀጠል ግን ደግሞ አጠር ባለ መለከተው ማለት ነው ህፃን ሃይማኖትን በተመለከተ ባለፈው ሳምንትስ በመጀመሪያው ሳምንት ያው እንትን ብየዋለሁ ማለት ነው ግን በተደጋጋሚ ማለት ነው
2: ስለ ሃይማኖት መግባትሽ በፊት አይነት መልእክት በዋትስአፕ እየደረሰ ነው ካድማጮች ድግስ ቦታ ላይ በተለይ በጣም የሚረብሽ ታይ ኖራል እንደውም ስካስቀያሚ እስከማለት ነው እንግዲህ ጻፉልና ለተከታታዮቻችን ድግስ ቦታ ላይ አንድ ላይ ሰው ሲሰባሰብ እንግዲህ ያው መሳሰቢያ ተጨማሪ መጥቷል በመልእክት ነው አሁን ምን እንቀበለው እንግዲህ የነገር ምናልባት በየቦታው ሰው የሚሰማው ነገር ነው ማለት ነው ጥሩ አስተያየት ነው
0: ሰዋይ ከልብና መሰግናለን ለአድማጮችም ያው እንግዲህ እኔ የተሰማኝን ነገር እና ስለ ተሰማቸው ማለት ነው ያው ከልብና መሰግናለን እንደዚህ ማለት በማለታቸው ማለት ነው አዚ ወደ ሁለተኛው ርዕስ ሄድ ማለት ነው ህፃን ሃይማኖትን በተመለከተ ትንሽ ማለት ባለፈው ሁለትም ለመጥቀስ ሞክሬ ነበር በርግጥ ግን ማለት ነው በተደጋጋሚ እንደዚህ ያሉት እንጂ ተፈልገ መጣ አሁን ትናንትና ያው አንድ አይነት ባይሆንም ማለት ነው ከባድ ሀገር ነው እንትን ያለ ሙቶ ቆይቶ ከ44 አመት በኋላ ያው እንግዲህ ወጣ የሚባል ነገር ሰምቻለሁ ጋር ማለት ነው ሁሉ ጊዜ አዲስ ነው እንግዲህ አንድ ነገሮችን ስሰሚ ሁሉ ጊዜ አዲስ ነገር ትመለከቻለሽ እንደ አዲስ ሁሉ ነገር ይነሳልና የሃይማኖት ህፃን ሃይማኖት ነገር ግን ትንሽ አሳሳቢና በመት በጣም እንትን ማለት የሚገባው ነገር ነው ትኩረት መሰጠት የሚገባው ነገር ነውና ያው ባልፈሳተናንተና የሆነ ሬሳ ወጣን ከሶሪያ ሲባል ስለሰማውኝ ነው ካባራ
2: አስከሪ አጽም
0: እሱን እንግዲህ እንደዚህ ያደረጉ ማለት ነው ያው በህይወት ያለች ልጅ እንግዲህ ህፃን ልጅ ጣፍታ እንግዲህ ከምትኖርበት ቤት እንግዲህ ጣፍታ እንትኖርበት አካባቢ ማለት ነው የሷ ነገር ትኩረት አለመሰጠቱና እንደዚህ እንትና ለማለቱ ትንሽ ያመመን ስለሆነና ያመመኝ ስለሆነ በእኔ በግሌ በራሴ ማለት ነው አዘ ሊታሰብበት ይገባል በመት ፖለቲከኞች የሚሰሙን ካሉ በመት መስራት ይገባቸዋል በያስባለው ድርጅቶች ካሉ በመት እናት አባት ያለቀሰ ዘመድ ወገን ያለቀሰ የሰማ በሙሉ እናትን የሰማ በሙሉ ያለቀሰ ሁላችንም ኪሎ እኛ ራሱ የሚሰማና ልጆቻችን እንደሆነች ነው ልጆቻችን እንደሆነች ነው ራሱ የሚሰማ
2: እውነት ነው ደግሞ ምናት በሷ ላይ ደረሰ ነገር ሁሉ ያንዳንዱ ቤተሰብ ላይ ሊደርስ ይችላል ያጋጣሚ አይደርስብኝ በሌላ አይደርስ ማለት አይቻልም
0: እኮ ስለዚህ እንደው እውነት ትኩረት ተደርጎ ሲያበቃብ እንትን ቢባልበት በጣም አሪፍ ነው ብዬ አስባለሁ እና ማለት ነው እድሉ ስለሰጣችሁኝም ከልብ ነው ማመሰግነው ያው እንግዲህ ጥያቄ ከሌላችሁ ማለት ነው
2: ጥያቄ ካለን ጊዜ አንጻር ማንሳት ደስ ይለን ነበር ግን ያው ጊዜው አልፈቀደልንም ያን ጊዜው አጭር ስለሆነ የሃይማኖት የመከላከያ ሰራዊቱ እንግዲህ አጽም መመለሱ በጣም ይደነቅ ነው ከ44 አመታት በኋላ ከሶሪያ ግድም ነው እንግዲህ አንድ ወታደር ሀገሩን ህዝቡን ሊያስጠብቅ ሲወጣ እንደወጣ መቅረት የለበትም ቢቻል ድል አርጎ በህይወት ካልሆነ ደግሞ አጽሞም እንደዚህ በዚህ ሁኔታ ይሄ ያኮራል እስራኤልን ጥሩ ነገር ነው ግን ደግሞ ያልሽው የሃይማኖት ጉዳይ አሁንም ትኩረት መሰጠት አለበት እንደው አንድ ሰሞን ተጫጭቶ ዝም ማለት እንዳይሆን ሰሞኑን እየተነሳ ነው ሐሳብ ግን ተጠናክሮ ደግሞ ቢቀጥል ጥሩ ነው ጥሩ ሐሳብ ነው መጀመሪያ ላይ ባነሳሽው ሐሳብ በንጽህና አሁንም መልእክት እየመጣ ነው
1: በዚህ ርዕሰ ጉዳይ ሁሉም ጥሩ ርዕሰ ጉዳይ ነው ምን ወያይበት የንጽህና ጥበቃን በተመለከተ ከኢትዮጵያ ከባህል ጋር በተያያዘ በዱር ስንጸዳዳ የነበርን ሰዎች በመኖሪያ ቤት ሆነን በኖሪያ ቤት ሆነን በሽንት ቤት ነው የምንጠቀም ያንዳንዳችን ለመሆኑ እጃችን እንታጠባለን ከስንወጣ ከባህል ጋር በእውነት ሐቁን እንነጋገር
0: ናሁን
1: በደንብ መታጠብ ያስፈልጋል
0: አዎ በጣም ደግሞ ከሚገርም ሁኔታ አቶ ይሻያው እዚህ ሀገር ደግሞ እግዚአብሔር ይመስገንና ሁሉም ነገር ከቤት ነው ሻውሩም ብትፈልግ ከቤት ነው እግዚአብሔር ይመስገን ደግሞ ገንዘቦች ቀነስ ባሉ ገንዘቦች ራሱ ሻምፖ ነገሮችን የሚቀባቡ ነገሮችን መግዛት ትችላለ በቃ እንደዚህ ስለሆነ ማለት ነው ካሰብንበትና ወይም ደግሞ ካለምንበት ምንም ነገር የሚጎል ነገር የለም ነገር ግን አንዳንዴ ዝም ብለን እኔጃ ኪሉ ግዴለሽ ይሁን
1: ምንም ምን ታመረ ባን ግዜ ስለለለን አንድ ወዳጅ ምን አለ መሰለሽ በርቅሶ ግዜ አሁን መቼም ይታረዳል የነፍስ ማር ተብሎ አሁን የሚያስተናግዱ ሰዎች በዝም ብለው የሚያቀርቡ ናቸው ምግቡን ወደ ሽንት ቤት ደው ሳይታጠቡ ሲወጡ ካየሁበት ቀን ጀምሮ ዘው ካዘን ጀ አልበላ ማለ
0: በስተከከል
1: እውነቱን ነው መናጋገር ያለብን
0: አቁ እውነት ነው እውነትና እውነቱን ነጭና ነጭ እንላለን ባሁን ሰዓት ማለት ነው እውነትና እውነቱን ሲባል ማለት ነው ነጭና ነጭን ማውራት አለብን ምናምን እንላለን ማለት ነው ባሁን ያው ባሁን ቋንቋ ማለት ነውና እውነትና እውነቱን መነጋገር ግዴታ ነውና ሳይታቀሙ መጠቀሙ ጋር ጥሩ አይደለም ለነሱም ጥሩ አይደለም ብዙ
2: ለማንኛውም
0: ብዙ በሽቶችና ምን ሊመጡ ስለሚችሉ ጋር
2: ጥሩ ምንታምር ጊዜያችን ነው እንግዲህ ገደብን እንወያይበታለን እንግዲህ አድማጮች ማስተያየት ይሰጡበት ይሆናል በሐሳቡ ላይ ለማንኛውም ተጨማሪ በንጽህና ዙሪያ ዘፈን ላይ ድግስ ላይ ዘፈን ላይ ችግር አለ ሲዘፈን ሰው ሲያለበው ልብ አይልም ዘፈኑ ብቻ ነው የሚያይ ግን አንዱን ሌላውን ሊረብሽ ይችላል ጸጉር ደግሞ ሴቶች ጋር ተያይዞ በጸጉር እንትን ስለሚል ያው ሙቀት ይኖራል የሚል አስተያየትም ተሰጥቶናል በድጋሜ እንግዲህ ያው እናስተካክል በጣም ጥሩ ነው እናመሰግናለን መልካም ቀን ይሁንልሽ ስርጭታችን ተጠናቀቀ ሻየው እንግዲህ የቴክኒክ ባለሙያችን ናቲ ብላንኬት ነበር ናቲን እናመሰግናለን መልካም ቀን ሻየው ቀን እንደገና
1: እንገናኛለን ታመር አመጣችሁ ጥሩ ግን ቢሆን ተረሰ ጉዳይ እናመሰግናታለን እንግዲህ መልካም ቀን ልክ አንድ ሰዓት ላይ ቀን ያገናኘን በሰላም መልካም ቀን

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ። የተከበራችሁ አድማጮች ጤና ይስጥልን እንደምን ዋላችሁ? እለቱን ደብሮያን ዘመን አቆጣጠር ዛይን በኤሉል ታፍሽን ፔባም ዳውሮፓ ዘመን አቆጣጠር ኦጉስት 20 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ ሐሙስ ነሐሴ 14 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አብያታር ሽምኦን ሲሆን የስቱዲዮ ተረኛ አስተናጋጁ ኢሳያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና እንዲሁም በሳምንታዊ ዝግጅቶችና ቃለ ምልልሳለን። የተከበራችሁ አድማጮቻችን ከይቅርታ ጋር አንድ ከቴክኒክ ጉድለት ምክንያት ከሙዚቃ ጥቂት ቆይታ በኋላ በቀጥታ ዜናውን እናሰማለን። አሁን ሙዚቃ

የተከበራችሁ አድማጮቻችን ዜናውን አሁን እናሰማለን። ከይቅርታ ጋር አርዕስተ ዜና፣ የእስራኤል ጠቅላይ ሚኒስትር ቢንያሚን ናታንያሁ እስራኤል ቱርክ መልሳ በሶሪያ ውስጥ እንዳትገነባ ወታደራዊ ኃይሏን የትናንት ወዲያ የማጥቃት እርምጃ መወሰዱን ገለጹ። በአዛ ቀበሌ ውስጥ በቀንደኛ አሸባሪዎች ላይ ኢላማ ግድያ እንደቀጠለ ነው። የአውስትራሊያ ውጭ ጉዳይ ሚኒስተር የእስራኤልን አምባሳደር ዶክተር ሂለል ኒውማን ጠርተው እስራኤልን ወቀሱም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን አገዛዝ ላይ የኢኮኖሚ ማዕቀብና የማግለል ለመጣል ሰፊ ኢኮኖሚ ዘመቻ አወጁ፣ የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የእስራኤል የውጭ ጉዳይ ሚኒስትር ጊዲዮን ሳር በኢየሩሳሌምና በማሌ አዶሚም ከተማ መካከል የሚገኘውን የኢአንድ አካባቢ ለመመስረት ለመስፈር የታሰበውን እቅድ እስራኤል እንዳትገነባ የብሪታንያ ያቀረበችውን ጥሪ ሙሉ በሙሉ ውድቅ አድርገዋል። በውጭ ጉዳይ ሚኒስቴር መግለጫ ላይ የብሪታንያ ሕዝብ በለንደንና በዩናይትድ ኪንግደም ሙሉ ግዛት የመኖር መብት እንዳለ ሁሉ ይሁዳና ሰማርያ ቀበሌዎችም ሕዝበ እስራኤል በየትኛውም አካባቢዎች የመኖር መብት አለው የሚል ምላሽ ሰጥተዋል። በአራድ ከተማ ያልታወቁ ሰዎች በእስራኤል መከላከያ ሰራዊት የወደቁ ወታደሮችን መታሰቢያ ሐውልት ላይ የሐርዲ አጥባቂ ሴቶች በሚሰሩበት ስራ አካባቢ ሐውልቱን በአቀል መጥፎ ድርጊት አደረጉበት፣ ጻፉበት። ከነሱ የማይጠበቅ ድርጊት ነው። የሙታን መታሰቢያ ወታደሮችን ሐውልት ላይ መጥፎ ነገር ነው የጻፉበት። የአራድ ከተማ ከንቲባ ያኢር ማያን ለዚህ ድርጊት አክራሪ የሐረዲ ቡድን ተጠያቂ አድርገዋል። ይህ በእስራኤል መከላከያ ሰራዊት ወታደሮች መታሰቢያ ሐውልት ላይ የተፈጸመ አሳፋሪ እናም የወረደ ድርጊት ነው። ከዚህ አክራሪ ቡድን ጋር የተያዘው ጥቂት ግለሰቦች ሕጉን በመጣስ እና የከተማ ሰላም በመደፍረስ በማረጋጋት ተደጋሚ ጥፋት እያደረሱ ይገኛሉ። የፖሊስ አካላት እጃቸውን በእነዚህ አጥፊዎቹ ላይ እንዲያሳርፍና በቁጥጥር ስር ውለው ለፍርድ ቤት እንዲቀርቡ እንጠይቃለን ብለዋል። ከቱርክ ጋር ያለው ውጥረት የክነሴት አባል በሊኩድ ፓርቲ የውጭ ጉዳይና የደህንነት ኮሚቴ አባል የሆኑት አሚት ሀለቢ ለካን ረሸት ቤት ሬዲዮ ላይ እንደተናገሩት ፕሬዚዳንት አርዶዋን የቱርኩ መካከለኛው ምስራቅ ሀገራት ሙሉ በሙሉ ለመቆጣጠር እስራኤልን ደግሞ ለማጥፋት ያለመ ፍላጎት አላቸው። በዚህ ላይ ደግሞ የቱርኩ የአምባገነናዊ ስርዓተ መንግስት በዚህ በመካከለኛው ምስራቅ የሚገኙ ሀገሮችን ለመምራትና ዞሮ ዞሮ እስራኤልን ለማጥፋት እየሰራ ነው። ለዚህ ደግሞ እስራኤል አትበገርም ብለዋል። የሱልጣን ያዕቆብ ውጊያ የጠፋው የመጨረሻው ወታደር የነበረው መጋቢ ሃምሳ አለቃም የኩቴኤል ይሁዳ ቃጽም ነፍሱን ይማር የቀብር ስነ ስርዓት ነገ ጠዋት ላይ 8:30 በያብኔ ከተማ በሚገኘው በካረም የሺባ የሃይማኖት ትምህርት ቤት ይጀምርና በነገ ዕለት ወደ ኢየሩሳሌም ሀራ ዘይቲም መካነ መቃብር ላይ የቀብር ስነ ስርዓቱ ይፈጸማል። ይሁዳ ቃጽ አጽሙ ከ44 ዓመታት በኋላ ነው ወደዚህ ባለፈው ሳምንት ላይ ወደ እስራኤል የተመለሰው።
የፕሬዝዳንት ትራምፕ የእስራኤልና የሐማስን ጦርነት የማቆም እቅድ ሁለተኛ ደረጃ ለመተግበር የሚደረጉት ንግግሮችን በተመለከተ የእስራኤል ጠቅላይ ሚኒስትር ጽህፈት ቤት ካወጡት ዘገባዎች በተቃራኒ ፖለቲካ አመራር ዓለም አቀፉ የማረጋጋት ኃይል ወደ አዛ ሸክ ወአዝቀበሌ እንዲገባ ፍቃድ አለመስጠቱን አብራርቷል። አሊያም የናታንያው ጽህፈት ቤት ባወጣው መግለጫ የእስራኤል መንግስት የአዛ ቀበሌ የመልሶ ማቋቋም ሂደት ከመጀመሩ በፊት ደግሞ አሸባሪው ሐማስ ሙሉ በሙሉ ጦር ትጥቁን መፍታት አለበት፣ ያ ካልሆነ ደግሞ አዛ ቀበሌ መልሶ አትገነባም ብለዋል። በአዛ ቀበሌ ውስጥ በቀንደኛ አሸባሪዎች ላይ ኢላማ የጣለ ግድያ እንደቀጠለ ነው። ባለፉት ሶስት ቀናት ውስጥ በጥቅምት ሰባት ጥቃት ወቅት ወደ እስራኤል ዘልቆ የገባ የጦር ኃይል አዛዥ በኑስሪታ ሰፈር አካባቢ የተገደለ ሲሆን በተጨማሪም በከተማዋ የሐማስ ፖሊስ ሰራዊት አባላትም ሳይቀር ተገለዋል። ስቀጥል የተከበራቸው አድማጮቻችን የአየር ጸባይ ሁኔታ ስንመለከት በዛሬ ከትናንት በመጠኑ በተራራማና በመሃል ሀገር አካባቢ ሙቀቱ ይጨምራል ነው ያሉት። በቅዳሜ ቀን የሚቀጥለው ከትናንት ወዲያ የሙቀቱ መጠን አነስተኛ ቅናሽ ወይም በመጠኑ ይቀንሳል፣ ይቀዘቅዛል የሚል ትንቢያ እንዳለ ተገለጸም። የሰዓቱ ዜና የእስከዚሁ ነው።

ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? ይህ ሳምንታዊ የመዝናኛ ዝግጅታችን ነው። እናንተን እያዝናኑ ያስተምራሉ ያላችሁን የተለያዩ ጽሑፎችን እናቀርባለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። ስናነብ ያገኘናቸው አስተማሪ አባባሎች እንዲህ ይላሉ። አገር ምትጎዳው አስበው መናገር ሲገባቸው ተናግረው በሚያስቡ ሰዎች ነው። የዓለማችን ውዱ ፈሳሽ እንባ ነው። 1% ውሃና 99 ስሜትን ይዟል። መስጠትን የተማርኩት ተርፎኝ ሳይሆን ማጣትን ስለማውቀው ነው። ሁላችንም ራሳችን ማየት ብንችል ኑሮ የሰዎችን ስህተት ለማየት ጊዜ ባልኖረን ነበር። በምናገኘው ህይወታችንን ስንመራ በምንሰጠው ደግሞ ህይወትን እንሰራለን። ሰውን በዘሩ ምክንያት መጥላት ብቻ ሳይሆን በዘሩ ምክንያት መውደድም ኃጢአት ነው። ፍቅርና ሞት የሚያመሳስላቸው ነገር አለ። ሁለቱም ያለቀጠሮ ነው የሚመጡት። በሰው እርግጠኛ መሆን ያለብህ አንድ ነገር ቢኖር ስትሞት እንደሚቀብርህ ብቻ ነው። ለመጀመር ትልቅ መሆን አይጠበቅብህም። ትልቅ ለመሆን ግን መጀመር አለብህ። 99% የሚሆኑ ሰዎች ሐሳብህን ከተጠራጠሩት እጅጉን ተሳስተሃል፣ አለያም ታሪክ ልትሰራ ነው። ሰዎች በመታቀደው እቅድ ካልሳቁ ወይም ካልተገረሙ እቅድህ ትንሽ ነው ማለት ነው። የአንድ ሰው ሁለት ህይወት አለው። ሁለተኛው የሚጀምረው ህይወት አንድ ብቻ መሆኗን ሲረዳ ነው። ማሰብ መፈልገው ልቤን ስለሰበረው ሰው ሳይሆን በሰባራ ልብ እንዴት መኖር እንደሚቻል ስላሳየኝ ሰው ነው። ድሃ ሆነህ መፈጠርህ ያንተ ጥፋት አይደለም። ድሃ ሆነህ መሞትህ ግን ጥፋቱ የራስህ ነው። አንተ እንደገባህ እንጂ ሰዎች እንደተረዱህ አትኖር። መቼም ቢሆን በመጥፎ ሰዎች ምክንያት ጥሩነትህን አትተው። ጠንካራ ሰው ከጨለማው በስተጀርባ ብርሃን ይታየዋል። መኖር የምትጀምረው ስለ ሰው ማሰብ ስታቆም ነው። ሰዎች ስለ አንተ ጥሩ ነገር በሰሙ ጊዜ እውነት ለመሆኑ ካንተ ጠይቀው ያረጋግጣሉ። ነገር ግን ስለ አንተ መጥፎ ነገር በሰሙ ጊዜ ሳይጠይቁህ ያምናሉ። የድል መስኮት በራሱ አይከፈትም፣ ከባድ ውጣ ውረድን ይጠይቃል እንጂ። ማንም ቢሆን ትናንትን ለመግዛት በቂ ገንዘብ የለውም። ነገር ግን ጠንክሮ ከሰራ ነገ የእርሱ ይሆናል። የረጅም ጊዜ እቅድ ስናስብ ልናማክራቸው የማይገባ ለዛሬ ደስታችን እንጂ ለነገኛነታችን የማይጠቅሙን አንዳንድ ሰዎች በዙሪያችን ስላሉ ለይተን ማወቅ ይጠበቅብናል። የምትወደውን ለማግኘት መታገል አለብህ፣ አለበለዚያ ያገኘኸውን ለመቀበል ትገደዳለህ። ሌት ተቀን ሌላ እንድትሆን በሚገፋፋህ ዓለም ውስጥ ሆነህ ራስህን ሆኖ መገኘት ትልቅ ውጤት ነው። መሪነት ጥበብ እንጂ ጉልበት አይደለም። እንዴት እንደሚነበብ ካወቅን ሰው ሁሉ መጽሐፍ ነው። ሁሌም ጥግ ቆመህ ለምን ይዘንባል ብለህ አታማርር። ጃንጥላ ይዘህ በዝናብ መጓዝን ልመድ። ሰውን ስትቀርብ ልክ ይኑርህ። በጣም ጣፋጭ አትሁን፣ ተልሰህ ታልቃለህ። በጣም መራርም አትሁን፣ ትጠላለህ። ቤት ውስጥ ሸረሪት ድር ቢያደራ ድሩን ማጽዳት ዘለቄታዊ መፍትሄ ሊሆን አይችልም፣ ሸረሪቷን ማስወገድ እንጂ። ዛሬ በውሸታሞች የተዋሸኸው ውሸት ስሜትህን ከመጉዳትም አልፎ ነገ እውነተኛ ሰዎችን እንዳታምን ያደርግሃል። ርቀህ ከመሄድ በፊት መንገድህ ልክ መሆኑን እርግጠኛ ሁን። ብልሆች እውቀትን ይከተላሉ፣ የዋሆች ደግሞ ሰዎችን ይከተላሉ። እንዳታጣ ተስፋ ችግርህ በርትቶ ያለ ቅጥ ቢሰፋ፣ ጨለማው አይሎ ብርሃንህ ቢጠፋ፣ ፀሐይዋ ጠልቃብህ ካፊያውን ቢያካፋ፣ የህይወቱ ጣውረድ ቢሆንም የሚያለፋ፣ መሸማቀቅ በስቶ አንገትህን ብደፋ፣ ይህም ያልፋል የሚል እንዳታጣ ተስፋ። ግጥሙን ያገኘ ነው ኢንተርኔት ድረገጽ ላይ ነው። ብዕር አለቀሰ ገጣሚ መቅደስ ጀንበሩ። በዱልድም ቢቀርጹት ብዕር አለቀሰ፣ መልካም ቀለም ሳይሆን ደም እያፈሰሰ። ያላሰበው ቢጻፍ ያሰበው ተውጦ፣ እውነት ሲጨነግፍ እብለት ሲታይ በልጦ፣ ውሸት ነፍስ ዘርቶ ደምቆ ገዝፎ ጎልቶ፣ ሲባባሉ አበጀ በንባው ሲጠቀሙ፣ ሐሰትን አስውበው እውነት ሲያስመስሉ፣ ቢሰለቸው ጊዜ ዋሽቶ ማባበሉ፣
ጥቁር ቀለም ሳይሆን ደም ያፈሰሰ በዱልዱም ቢቀርጹት ብዕር አለቀሰ። ስግጅታችን እንደቀጠለ ነው። አሁን አንድ ሙዚቃ እንጋብዛችሁና ተመልሰን እንገናኛለን።

እያንዳንዱ ሰው የራሱ የሆነ ተሰጥኦና ችሎታ አለው። እያንዳንዱ ሰው በሚሰራው ስራ ለአካባቢው የሚያበረክተው አስተዋጽኦ እንዳለ ይታወቃል። የሰዎች ተሰጥኦ የተለያየ ነው ብለናል። ታዲያ መልካም ነገር የታደሉ ሰዎች በሚውሉበት አካባቢ በሚሰሩበት ቦታ ሁሉ መልካም ነገርን እንዲሰሩ የአካባቢው ሁኔታ ይወስነዋል። ለምሳሌ ቅንና ደግ የሆኑ ኃላፊዎች ያላቸው ሰራተኞች ሙሉ ዕውቀታቸውን ስራቸው ላይ እንዲያውሉ የሚያግዳቸው መስመር ስለሌለ መልካም ነገርን እንዲሰሩ ምናልባትም በታላቅ ደረጃ ተሰጥኦ ያላቸው ከሆኑ ለዓለማችን የአንድ ችግር መፍቴ የሚዘይዱ ሆነው ይገኛሉ። በዓለማችን ታሪክም እንደምናየው ታላላቅ ሳይንቲስቶች፣ ጸሐፊዎች ወይም በሌላ ሙያ የተሰማሩ ግለሰቦች ለሁሉም ህዝብ መፍቴ ወይም ያለምን ዕውነታ ያሳወቁ ሰዎች ይህን አጋጣሚ ያገኙ ናቸው። በአንጻሩ ደግሞ በዙሪያችን ያሉ ሰዎች የሚሰሩት መልካም ስራ ይፋ እንዳይወጣ የሚፈልጉ፣ ሁሉም ነገር በእነሱ ቁጥጥር ስር ብቻ እንዲሆን የሚፈልጉ ደግሞ ስንት ብሩህ አምሮና ተሰጥኦ ያላቸውን የዚህች ዓለም ገጸ በረከቶች መክሊታቸውን እንዳያበረክቱ ያደርጋሉ። እንደዚህ አይነት አጋጣሚዎች ዕውቀት ያላቸው ሰዎች ቦታና ተቀባይነትን ሲያጡ ወደ ሌላ ሀገር እንዲኮበልሉ የሚያደርጉ አጋጣሚዎች መሆናቸው ይገለጻል። ስለሆነም በመጀመሪያ እንደገለጽነው ሰዎች በተሰጧቸው የሚችሉትን ለማበረከት ያላቸው ዕውቀት በቂ አይደለም፣ በአካባቢያቸውና በዙሪያቸው ያሉ ሰዎች ተጽዕኖ ጭምር እንጂ።

በዚች ዓለም ላይ ታላቁ ስኬት በጋራ ማደግ ነው። የኛ ማደግ ትልቅ ድርሻ የሚኖረው አጠገባችን ያሉ ጓደኞቻችን ማደግ ሲችሉ ነው። በዚች ዓለም ላይ ሌላውን እየጣሉ የሚደረግ የብቻ ስኬትና እድገት መጨረሻው አያምርም። የበለጠ ከፍ ማለት ከፈለግን ሌሎችን ይዘን በመተባበር በጋራ ለማደግ እንጣር። በመጨረሻም የሚያንጸባርቅ ስኬት ወደኛ ይመጣል። ሰዎች መልካም አድርገህላቸው ምላሻቸው ተቃራኒ ቢሆን አትዘንባቸው። ምክንያቱም ማንም የሌለውን አይሰጥም። ሰዎች ስላንተ ክፉ የሚያስቡና ክፉ ነገር የሚያደርጉብህ አንተ ክፉ ሆነህ ላይሆን ይችላል። ግን በሰዎች ውስጥ ያለው የሰዎች ስሜት ማንነታቸውን አግንኖ ስለሚያወጣው ጥሩ ያልሆኑ ነገሮችን ማሰብ ይቀላቸዋል። ስለሆነም ሰዎችን መረዳት ብትችል መልካም ነው። አንተ ብቻ ሁሌም መልካም ነገርን አድርግ። ከቤተሰብ ጋር በስራ ቦታም ሆነ በቅርባችን ከምናገኛቸው ሰዎች ስለምናገኘው ነገር ከመጨነቅ በፊት ለሰዎች የምንሰጠውን ፍቅርና አክብሮት እናስብ። ከሰጠንና ካከበርን የምንቀበለው ሰላምና ክብር ከምንሰጠው የበለጠ ይሆናል። ነጋዴ እንኳን ከሚሸጠው ዕቃ ይልቅ ለደንበኞቹ የሚያሳየው ክብርና አክብሮት ደንበኞቹ ወደ እሱ እንዲሳቡ ያደርጋቸዋል። ልትቆጣጠራቸው የማትችለው ነገሮች ላይ ጊዜህን ለማጥፋት አትሞክር። በዕለት ከዕለት እንቅስቃሴህ ተጽዕኖ ማሳደርና መለወጥ የምትችላቸው ነገሮች ላይ ብቻ ትኩረት አድርግ። የማትችለው ሁኔታ ላይ ጊዜ ማጥፋት ነፋስን ለመጨበጥ እንደመሞከር ስለሆነ ጊዜህን አታጥፋ። ሕይወታችን በደስታ ለመምራት ራሳችን ከሌሎች ጋር አናወዳድር። ለአንዱ ያለው ለሌላው የለውምና እኛ ያለን ነገር ካጣነው የበለጠ መሆኑን ማመን ይገባናል። ሕይወታችን የምንመራው በውድድር ሳይሆን በዚች ዓለም ላይ እስካለን ድረስ ደስተኛ ሆነን ለማሳለፍና ለቀሪው ትውልድ ጥለን የምናልፈውን መልካም ጥሪት በማሰብ መሆን አለበት። ሕይወት ረዥም አይደለችምና መስራት በምትችልበት ጊዜ ሁሉ ሰዎችን የማይጎዳና ቋሚ ነገሮችን ለመስራት አስብ።

ዓለምህ እንዴት ናት? እንዴት ነህ ወንድሜ? ሞቀ ሆይ በረደህ? ህይወት ምን ይመስላል? አገኘ ሆይ አጣህ? ዘመንህ እንዴት ነው? ሰጠ ሆይ ተቀበልህ? ዓለምህ እንዴት ናት? ደላ ሆይ ቸገረ? ዓለሜ ደህና ናት። ምን ይጎልባታል? ባለብዙ ቀለም ልጆች ሞልተዋታል። አንዱ ሲመራመር ሌላው ህግ ያወጣል። አንዱ ከሳይ ሲሆን ሌላኛው ይፈርዳል፣ ሌላኛው ይቀጣል። ያለሜ ልጆቿ ምድርን የሞሉ ያምለኔ እጣም ይጣጣሉ። ብዙ ማይግባቡ ሸንጎ ይወጣሉ። አንዱ አንዱን ለመጣል ቡጢ ሲታገሉ ሺ ዘመን አለፈ ህይወትን ሳይኖሩ። እና ምህት ዓለም እንዲህ ናት። ዓለሜ ማትጎሌም ማትሞላ ምቹም አይደለችም ጭራሽ ማደላ። ወንድሜ ከእኛም ቤት እንዲህ ነው ቅራኔው በርክቷል። የአንዱ ደስታ ለአንዱ ህመም ይሆነዋል። አንዱ ሲሳካለት ሌላውን ያማዋል። ታዲያ ዓለም ምን አረገች? ያንተን አልወሰደች ሌላውን አልቀማች። ታዲያ ዓለም ምን አረገች? ያንተን አልወሰደች ሌላውን አልቀማች። ምናልባት አዳልታብን ይሆን? እውቀትን ስትፈትት፣ ሀብትን ስትደለድል፣ ጸባይን ስታድል። ጸባይ ሲሆናል ሰዎቹ እውቀታቸው እጅግ የመጠቀ ባህላቸው ህብር ጎልቶ የደመቀ። ታዲያ ምን ይሆናል? ደስተኛ አይደለንም። ብንደክም ብንታክት አይሳካልንም። ታታሪው ወንድሜ ሌት ተቀን የሚጥረው ሲተክዘ ያለው ሁሌም እየከፋው የጎደለን ነገር ውሎ አይታወቅም። ብቻ ትናንት ዛሬም ነገም ደስ ብሎን አያውቅም። በል ወንድሜ በአዲሱ ዓመት ክብር እንገናኝና ስለ ሕይወት እናስብ እንይ እንደገና።

የተከበራችሁ አድማጮቻችን የዛሬው መዝናኛ ዝግጅታችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ወርቅነሽ እሸቴ ነኝ። በሚቀጥለው የመዝናኛ ዝግጅት እስክንገናኝ ቸርን ሰንብት።

0: የተከበራችሁ አድማጮቻችን፣ ከዚህ በመቀጠል ከአቶ ካሳሁን አስናቀው መንግስቱ ጋር ቃለ ምልልስ እናካሄዳለን። ይህም ትንሽ ለጀሮ ከበድ ያለሆነና በትውልድ ሀገራችን በኢትዮጵያ የኦርቶዶክስ ቤተ ክርስቲያን የቄሶች ናቸው ተሰብስበው የይሁዳ ወገን ይጥፋ የሚል እርግማን የሚያሳይ በቲክቶክ እና በማህበራዊ ሚዲያ እየተሽከረከረ ነው። ከአንዱ ወደ አንዱ እየተላለፈ ነው እና ብዙዎችን ጀሯችን ለምንሰማው ማንወደውን ቃል ነው ከነዚህ ሃይማኖት መሪዎቹ የሰማ ነው። እነሱ በግዕዝ ነበረ እርግማን ያደረጉትና በዚህ ሁሎችን አሳሟል። ይህን በተመለከተ አቶ ካሳሁን አስናቀው መንግስቱ ጤና ይስጥልኝ፣ እንደምን አለ?
1: ጤና ይስጥልኝ ጋዜጠኛ ሻያው ደጉ፣ ሁላችሁም ከሱ ላላችሁ ሰጠኝ ዘመነ ወርቅነሽ፣ ሁላችሁም
0: ሰላምታው ይደርሳል። ደህና ነን በእውነትም። በቁጻት ዋትሳፕ በሽፍት እስራኤል በነገደ እስራኤል መረብ ላይ ይህንን በቲክቶክ የተላለፈውን ቀሳ ውስጥ የክርስትና ሃይማኖት ተከታዮቹ የኦርቶዶክስ እነሱ በግዕዝ ተሰብስበው ነው እርግማን ሲያሰሙ ይደመጣል። እና ይህንን ከአንተ ጋር ወደ ቃለ ምልልስ ከመምጣት በፊት እንደ ጋዜጠኛ የግዕዝ ቀሳውስት ምን ይላሉ በሚል በደንብ እንዲተረጉሙ ጠየቅን። የተሰጠው መልስ አዎ፣ የይሁዳ ነገድ ይጥፋ ይደምሰስ የሚል እርግማን ነው። እንዴት አየው ይህን እውነታ?
1: በጣም አመሰግናለሁ። በእውነት ይሄ በጣም አሳዛኝ ነው። መጽሐፍ እያነበቡ ነው የሚያስተምሩት፣ ብዙ ታዳሚ አለ። እኒህ ሰውዬ ገብረ ኪዳን የሚባሉ ደግሞ በቅርብ በሚዲያ እንደተከታተልኩት የኢትዮጵያ ኦርቶዶክስ ሽልማት የበጎ ሰው ሽልማት እንደሰጠቻቸው ተከታትያለሁ። እዛ ላይ ፔጃቸው ላይ የተለያየ ስብከት ከሚሰብኩት ከነሱ ፔጅ ላይ ነው ያወረድኩት እና እኔ ማሳዝኖኝ ነው ህዝበ እስራኤል እንዲሰማው። ይሄ ማለት ጥላቻ ማለት አይደለም። ብዙ መልካም ሰዎች አሉ፣ ብዙ እውቀት ያላቸው ሰዎች አሉ። እንዲህ አይነት ሁኔታዎች በጋራ የምንከላከልበትና ያንዱን ሃይማኖት ወይንም ያንዱን ህዝብ እንዲህ አድርገህ ለይተህ የይሁዳ ልጁ የልጅ ልጁ ትውልዱ መታሰቢያው ይደምሰስ ብለህ መናገር እኔም ጥሩ ስላልሆነ ወደ እናንተ ወደ ጋዜጠኞች ወደ ሊቃውንቶች ወደ ሃይማኖት አባቶች ደርሶ ይሄን ተነጋግረው በመንግስት ደረጃ መልክ የሚይዝበት ነገር ቢሆን የሚል ሀሳብ አለኝ። ለምንድን ነው ይሄ? ባለፈውም ኢየሩሳሌም መጥቶ አንድ ሰው ተናገረ ተብሎ አስተያየት ተሰጠበት፣ ሰውየውም ይቅርታ ጠየቀ። ግን እንደኔ ሀሳብ ምንድን ነው ስርዓቱ የተተከለ ስርዓት አለ ከኢትዮጵያውያን ችግር ጋራ አብሮ ከድህነት ጋራ በስብከት ከግብጽ የመጡ ትምህርት ግብጽ የመጣ ትምህርት አስተምሮት ሊሆን ይችላል እና ታሪካዊ መረጃዎች ተመርምረው እነዚህ ነገሮች መስተካከያ ለወደፊት አብሮ የሚያኗኑር ለሁለቱ ሀገሮች አብረው እንዴት ህዝቦች በጋራ ወደ ስልጣኔ መሄድ አለባቸው የሚለውን በጋራ ትምህርት የሚሰጡ ትምህርቶች ቀና የሆኑ አንዱን ለአንዱ የሚያጎዳ መሆኑ እንዲሆን የህዝብ ግንኙነትን የሚያቃቅር ነገሮች መታረም አለባቸው ብዬ አምናለሁ።
0: እውነት ነው። አቶ ካሳሁን አስናቀው መንግስቱ ሁሉን የሚያሳም ለጀሮ የሚከብድ ቃል ነው፣ እንደ መፎከር አይነት ነው። በግዕዝ መጽሐፍ ተዘጋጅቷል። ነገደ እስራኤል የሚያጥላላ የሚጥል የሚረግም ያለበት ነው የግዕዝ መጽሐፍ። ብዙ ወጣት ደቀ ቀሳውስትም ጭምር ያሉበት ናቸውና ይህንን በተመለከተ እኛ ሰምተን በእውነት ቅድም እንዳልከው ያሉትን ሃይማኖቶች አንዱ ሃይማኖት ሌላኛው ሃይማኖት ማክበር በጣም የሚጠበቅበት ሆኖ እያለ ግን ይህን ሰማን። አሁን ይህንን ሁኔታ በተመለከተ እንግዲህ ኃላፊዎች አሏቸው። የኢትዮጵያ የኦርቶዶክስ ቤተ ክርስቲያን ሊቀ ጳጳስም አሉ። በእስራኤል መንግስት በኩል ይሄ ነገር የሚሰራ ነገር ነው አደለ?
1: የማይስተካከል ነገር አለ የለም በያ ምን አለው ሁሉም ነገር ይስተካከላል ግን ይሄ እዚህ ያለ ኢየሩሳሌም ያለው ገዳምም ይሄን ስርዓት ያከናውነዋል በየአመቱ ፋሲካ ሰሞን የሚደረግ የእርግማን ስርዓት ነው እና ይሄን በመንግስት በመጀመሪያ በሃይማኖት አባቶች በሊቃውንቶች ተጠንቶ ችግርነቱ እውቅና ማግኘት አለበት ችግር መሆኑ ከታወቀ በኋላ በመንግስት በደንብ በአምባሳደሩ መንግስት ለመንግስት ባለው ግንኙነት ቢቀርብ እንዲሁ ኢትዮጵያ ያሉት አምባሳደር ዶክተር አብርሃም ይሄን ነገር አይተውበት ህዝብ አስተያየት መስጠት አለበት ብያምናለሁ
0: ጥሩ አባባል ነው አሁን በተለይም ህዝብ እስራኤል ብርሃነ ሰረቀ አዲስ ዘመን መለወጫ የሚያከብርበት ዋዜማ ላይ በሚገኝበት ጊዜ እንዲህ አይነት ጎጂ የሆነ ሲሰማ ቀላል አይደለም ይህን በተመለከተ በአምባሳደር ደረጃ ብቻ አቶ ካሳሁን በአምባሳደር ብቻ የሚታይ አይደለም እንደኔ አመለካከት የእስራኤል መንግስት የእስራኤሉ የውጭ ጉዳይ ሚኒስተር ከኢትዮጵያ የውጭ ጉዳይ ሚኒስተር ጋር በዚህ ጉዳይ በመነጋገር የሚታረምበት ሁኔታ ማቅረብ አለ አንቲሸመቲዝም የይሁዳን ጥላቻ ንግግር ነው እነዚህ የሃይማኖት አባቶች በአንድ ላይ ተሰብስበው ሲዘምሩ ጸሎትን በለው ጸሎትም አይደለም ምንን በለው ይህን ሁኔታ ሌሎችን መጠየቅ ያስፈልጋል በአንድ ላይ ሁነን መጥንት እኛ አስናቀው ካሳሁን አሁን የውይይታችን ሃይማኖት ጥሩ አይደለም በሃይማኖት ጦርነት የሚያናሳ ነገር እንደሆነ ነው የሚነገርለት እና እንደኛው እንግዲህ አንዱ ሃይማኖት ሌላው ማክበር መደጋገፍ መረዳዳት እምነቱ አምልኮቱ እንደ ፍላጎቱ ሆኖ ይሄን ነገር በጣም ጥሩ አይደለም እና እንግዲህ በቀጣይነት በዚህ በቁጻት ዋሳብ በዚህ በሽፍት እስራኤል በነገድ እስራኤል ቡድን አባላቱ ምን ይላሉ?
1: አዎ በጣም ይሄንን ብዙዎቹ አሰቃቂ ስለሆነ ለጀሮ የሚሰቀጥ ስለሆነ ይሄንን ነገር አንሰማም የሚሉ አሉ። መላፈ ጥሩ አይደለም የሚሉ አሉ። ብዙዎች ደግሞ ይሄርም አትከለለ ካልተደረገለት ለወደስተክት ችግር ነው ብለው ሐሳብ የሚሰጡ አሉ። በጣም የሚቆረቆሩ ሁሉ ብዙዎች የሚቆረቆሩ አሉ። ነገር ግን ለዚህ ታሪክ አሁን እኔ ተባባሪ መሆነው የተለያዩ የታሪክ መረጃዎችንም በማቅረብ ለዚህ ለወደስተክት እንዲታረም እኔም ተባባሪ እሆናለሁ። ይሄ ማለት አጠቃላይ የጋራ ታሪካችን የወደስተፊት ህልውናችን ስለሆነ ይሄ የተደራጃ አካል የለንም እኛ ጦርነት የምትከፍትበት ወይንም የምናውጅበት የተደራጃ አካል የለንም። ይሄ የመብት ጉዳይ ነው። ይታረምልን ይስተካከልልን ነው ብለን መጠይቀው እንጂ እኛ እንደነሱ የማውገዝ ይጥፉ ይደምሰሱ የሚል አይደለም። እኛ መብታችን ተገፍቷል፣ ታሪካችን ተገፍቷል፣ ሃይማኖታችን ተገፍቷል ከመድረገት ይጥፉት ብሎ ለተውልድ ማስተማር ትክክል አይደለም ብለን ነው ሐሳብ ነው ያቀረብ ነው።
0: እውነት ነው። ይሄ ነገር በጣም ጎጂ የሆነ ቃል የእርግማን መጥፎ አይደለም። ኢትዮጵያን የእስራኤልን ህዝብ የይሁዳን ሃይማኖት በጣም የሚጎዳ ንግግር ነው ያደረጉት በግዕዝ። እውነት ነው። ይሄን ሁኔታ የሚታረምበት ሁኔታ ማፈላለግ ለሚመለከታቸው ከፍተኛ ባለስልጣናት ማሳወቅ በጣም ያስፈልጋል። ጠቅላላ ህዝብን እንደዚህ ብሎ በጀምላ እኮ ነው የይሁዲ ሃይማኖት ተከታይ በሙሉ ይጥፋ እኮ ነው ያሉና ያሳዝናል።
1: በጣም
0: በኢትዮጵያ በኦርቶዶክስ ቤተክርስቲያን እነሱ መካከል የሚወዱን ወዳጆች እንዳሉ ሁሉ ደግሞ የሚጠሉን እንዳሉ ግን ጥቂት እንደኔ በጥቂቱ በቁጥር ያነሱ ናቸው እንደዚህ አይነት መጥፎ ንግግር የሚያደርጉ ብያስባለሁና አሁን በቀጣይነትም ይሄን ሁኔታ በርግጥ እኛም እንደ ጋዜጠኛ በእውነት ይሄ በግዕዙ በአማርኛ በእንግሊዘኛ በዕብራይስጥ ተተርጉሞ ለሚመለከታቸው አካል እንዲደርስ በአቅማችን የፈቀደው በትርጓማምኛ ባለሙያዎቹንና እንሰራዋለን። ካሳሁን
1: እግዚአብሔር ያክብርልኝ፣ በጣም አመሰግናለሁ። እንዲሁም ለአድማጮች በጣም አመሰግናለሁ። ለሬዲዮ ካን አዘጋጆች እግዚአብሔር ያክብርልኝ። ጋዜጠኛ ሻያው
0: በጣም ጥሩ። አሁን እነዚህ በቲክቶክ የተናገሩትን መጥፎ ንግግራቸውን እንደሚከተለው በጥቂቱ እናሰማችኋለን። አድማጮቻችን፣ እንግዲህ ከዚሁ ጋር በተያያዘ በዚህ በኢየሩሳሌም የኢትዮጵያ ይሁዳውያን ማህበረሰብ የሃይማኖት መሪዎች፣ የክርስትና ሃይማኖት መሪዎች፣ አምባሳደሮች አንተ ጋር የምናደርገውን ይህን ቃለ ምልልስ ከሰሙ ካዳመጡማ እኛም ምላሻቸውን እንቀበላለን። ቃለም በዚህ ጉዳይ ላይ እነሱን እንሰማለን፣ ቃለ ምልልስ እናደርጋለን። አይደለም ተገቢ አይደለም ይመስልሃል ካሳሁን?
1: ትክክል ነው፣ ትክክል ነው።
0: በጣም ጥሩ።
1: ሀሳባቸው ያስፈልጋል። ሀሳባቸው ትክክል ነው፣ ትክክል አይደለም የሚሉ አምባ

0: እንጠይቃቸዋለን በቀጣይነት። እሺ ለማጠቃለያ ካሳሁን አስናቀው መንግስቱ
1: ለማጠቃለያ እንግዲህ በጋራ ታሪካችን በጋራ ባንድ ላይ እንቆም ነው ህሉናችን እናስከብር ነው ማለት ለዘመናት የኖረ ሁኔታ ነው። በኢትዮጵያ ከደህንነቷ ጋር ተያይዞ ከግብጽ የመጣ ስብከትና አስተምሮት ነው። ከኢትዮጵያ ህዝብ ጋር እኛ ወገኖቻችን አሉ። ኢትዮጵያ ታሪካችን እትብታችን የተቆረጠው ኢትዮጵያ ነው። ጥላቻ የለንም። የማንም ሃይማኖት ጥላቻ የለንም። የህዝብ ጥላቻ የለንም። ግን ይሄ መፍትሄው ምንድነው? በጋራ ቁጭ ብለን ለጋራ ችግሮቻችን መወያየት እንደሚያስፈልግ ነውና በጣም አመሰግናለሁ። እግዚአብሔር ያክብርልኝ።
0: በጣም እናመሰግናለን አቶ ካሳሁን አስናቀው መንግስቱ። በዚህ በቁጻት ዋትስአፕ በዚህ በሽብት እስራኤል በሚነገድ እስራኤል በሚለው ቡድን አዎ ብዙ አስተያየታችሁን ትለዋወጣላችሁ። ይገርማል። እኔ ብዙ ጊዜ አባል ከሆንኩ አስቆጥሩ ያለው ግን ብዙም ከሬዲዮ እስራኤል ጋር በተያያዘ እኔ አማል ተከታተልኩምና ይሄን የቀሳውስቱን መጥፎ ንግግር ሳዳምጥ በጣም አበሳጭ የሚያበሳጭ መጥፎ ሆነ። በልሺ መልካም
1: ሰላም
0: ቆይታ።
1: አመሰግናለሁ።
0: አሁን በመቀጠል የተከበራችሁ አድማጮቻችን በዚሁ የይሁዳ ነገድ የልጅ ልጆች ሁሉ ይደምሰስ ይጥፋ ሲሉ በግዕዝ ያሰሙበት ንግግር በቀላሉ ቅንጭፍ አድርገን እናሰማችሁ።
2: ለይሁዳ
3: እግዚኦ የተጻመመኒ ስለትየ
2: ለይሁዳ ወልዱ ወውሉዱ ይደምሰስ
3: ስማፈ አማጺ ዋፋጥ አብቀው ላይሌ
2: ለይሁዳ ወልዱ ወውሉዱ ይደምሰስ
3: ወነበቡ ላይሌ በልሳና መጻ ለይሁዳ ወልዱ ወውሉዱ
2: ቆይ እንጂ ስማ ዝም ብሎ ይደምሰስ ለይሁዳ ወልዱ ወውሉዱ ይደምሰስ
3: አገቱኒ በጽል
2: ለይሁዳ ወልዱ ወውሉዱ ይደምሰስ
3: ወጸብኡኒ በከንቱ
2: ለይሁዳ ወልዱ ይደምሰስ
3: ዘማፍቀሩኒ
2: ወውሉዱ ይደምሰስ
3: ዘማፍቀሩኒ አስተዋደዩኒ
2: ለይሁዳ
3: ትዊት ኩኖ ጀጋየ
2: ለይሁዳ ወልዱ ወውሉዱ ይደምሰስ
3: ወይኩን አመዋይሊሁ ህዳጠ
2: ለይሁዳ ወልዱ ወውሉዱ ይደምሰስ
3: ወሲመቶይ ይንሳ ባይል
2: ለይሁዳ ወልዱ ወውሉዱ ይደምሰስ
3: ወይኩኑ ደቂቁ ከመጓለ እጓለማውታ
2: ለይሁዳ ወልዱ ወውሉዱ ይደምሰስ
3: ወበሲቱኒ ትኩን መበለተ
2: ለይሁዳ ወልዱ ወውሉዱ ይደምሰስ
3: ታወኩ ደቂቁ ይፍልሱ ያስተፍሙ
2: ለይሁዳ ወልዱ ወውሉዱ ይደምሰስ።
0: ይህን ይመስላል የተከበራቸው አድማጮቻችን። በዚህ ከሃይማኖት ጋር በተያያዘ መጥፎ ንግግር የሚያስከፋ ንግግር ስለሆነ ከሃይማኖት አባቶች አካባቢ ይህንን ተመለከትን። በዚህ ቃለ ምልልስ ከአቶ ካሳሁን አስናቀው መንግስቱ ጋር ያደረግነው ቃለ ምልልስ እዚህ ላይ ተጠናቀቀ።
1: ሰላም ሰላም ግራይክ።

የተከበራችሁ አድማጮቻችን ፕሮግራማችን ከማጠናቀቁ በፊት በአስተያየት በብዛት የምትቀድመታችን ጎንደሪት ያለው አስተያየት አለኝ ብላለች። ጤና ይስጥልኝ።

0: ወይዘሮ ጎንደሪት
1: ጤና ይስጥልኝ። ጋዜጠኛ ግሻያው ደጉ እንዲህም ለባረ ስራ ባልደበረዋች ዛሬ እንደሚመስለኝ ብቻህን እና እንዲሁም ለአድማጮች እድል ስለተሰጠኝ አመሰግናለሁ። በመጀመሪያ ደረጃ ለ44 ዓመት በጠላት እጅ ተይዞ አጽሞ በጠላት እጅ በነበረው ወታደራችን ወደ ሀገሩ ተመልሶ በሀገሩ መሬት አጽሞ መቀበሩ በጣም ደስ ይላል። ለቤተሰብ እንኳን ደስ አላችሁ እላለሁ።
0: ሲቀጥል
1: ነው የሚለው ያው ጊዜ ብዙ ጊዜ የለንም። አሁን አቅርበህ ባነጋገርከው እና ባሰማህን ነገር ለእኛ ለህዝበ እስራኤል እንኳን የረገመን የመረቀንም ከ110 እጅ አይደለም የሚጠቀመው። ኢትዮጵያ ምድር ስንኖር ድሮ የተሰቃየ ነው። ድሮ ያሳለፍነውን ስቃይ ረስተን አሁን ከዚሽ ምድረ ቅድስት ሀገር ገብተን እኛ ለኢትዮጵያ እኛ ቤተ እስራኤልም ሆነ ህዝበ እስራኤል ለኢትዮጵያ የሚያደርገው ውለታ ምላሹ ሆኖ የይሁዳ ዘር ማንዘሩ ይጥፋ ብሎ መረገም ማለት እኛን ሳይሆን እየረገሙ ያሉት ራሳቸውን ነው።
0: ምን ነካቸው? ህዝበ እስራኤል ይሁዳን ምን አደረጋቸው? ለዓለም ብርሃን የሆነ ሀገር የእስራኤል ዜጎች እስራኤላውያን ይሁዲዎች እንደመሆናችን መጠን ዓለምን በጣም ትልቅ አስተዋጽኦ እያበረከተች ያለች ሀገር በምትገኝበት ጊዜ በቅዱስ ግዕዝ መጽሐፍ ላይ እኮ ነው ደግሞ እንደዚህ አይነት እርግማን ይገርም ነው።
1: ሁልጊዜም እኮ እነሱ በእርግጥ እነሱ ስል ሁሉ ላይ ሆን ይችላል፣ ግን እነዚህ እንደዚህ ብለው በመገናኛው ታርወተው ጥላቻን የሚዘሩ ሰዎች ሁልጊዜም ተጣብቀው ተለፍጠው የሚኖሩ ሰዎች ናቸው። ራሳቸውን ችለው የትምህርት እውቀቱ ደረጃው ኑሯቸው መጀመሪያ እስከ መጨረሻ ቢረዱትማ ኑሮ ይህን አያደርጉም ነበር። ግን ስሙልን፣ ወቁልን፣ እኛንን የሚሉ ይህ መገናኛው ታር ለነሱ ያስተማራቸው የመሰላቸው እያስተማራቸው ሳይሆን ገደል እያገባቸው መሆኑን ያልተረዱ የመጀመሪያ ጊዜያቸው እኮ አይደለም። ወንድም አለ በፊትም እንደዚህ ይሁዲትን እያነሱ የተናገሩት ቃል አለ።
0: በሰሜን ኢትዮጵያ አካባቢ እንደሚሆን የሚገኙ ናቸው። አካባቢው በትክክል የት ነው? በለሳ የት አካባቢ የሚኖሩበት ይናገራሉ?
1: መድያንም የተናገሩት መጥተው ከዚሽ ቅድስት ምድር ኢየሩሳሌም ቤተክርስቲያኑ ላይ ሆነው ነው የተናገሩት። በዛም ተባለ አዎ ይቅርታ ተሳስቻለሁ አሉ፣ በይቅርታ ታለፉ። አሁን ደግሞ ህዝብ ሰብስቦ በቤተክርስቲያናቸው አጥር ግቢ ተተራገሙ። ቤተክርስቲያናቸውን የሚያቃጥለውን ተራግመው አቆሙን እንዴ?
0: አሁን እነሱ ጥላቻ እንዳይዘሩ እንዲታረም ከወዲሁ ነገር ማለት ሰርተን ሮሮ ማቅረብ አለብን ለሚመለከታቸው ከፍተኛ ባለስልጣናት አደለ?
1: ይህ በቀላሉ የሚታለፍ አደለም። እነዚህ ሰዎች በፍርድ መያዝ አለባቸው፣ በትክክለኛ መንገድ መያዝ አለባቸው። እስራኤል ለኢትዮጵያ ጠላት አይደለችም፣ ለተዋህዶ ሃይማኖት ተከታዮች ጠላት አይደለችም። እነሱ ባፈለቁት እምነት፣ እነሱ በጠሩት እምነት እኛ ያመንነውን ካላመኑ ከሃዲዎች ብለው ስማችን የሚያጠፉት እነሱ እንጂ እስራኤል የእግዚአብሔር ልጅ ናት፣ ድሮም የእግዚአብሔር ልጅ ናት፣ አሁንም የእግዚአብሔር ልጅ ናት። በማንም አምልኮ አታመልክም፣ በማንም እምነት አታምልም።
0: ትክክል። እናመሰግናለን። አሁን እየተሰናበትኩ ስልክ 2 ሰዓት መጠናቀቁ ስለሆነ ለሰጠሽው አስተያየት መልካም ምሽት። ተከበራችሁ አድማጮቻችን እናመሰግናለን። ለቴክኒክ ባለሙያችን ለቤታር ሽምኦን ምስጋና የደረሰው ዮሲ መርዛይፍ ድጋፍ ያደረገኝ በስርጭቱ እናመሰግናለሁ። ለሆኑ ማታ 7 ሰዓት በሰላም ያገናኘን። በደህና ቆይታ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አምሽታችኋል። እነሆ የምሽቱ ስርጭታችን ይዘን ቀርበናል። ዛሬ ለቱ እንደብራውያን ዘመን አቆጣጠር ዮም ዮም ኻሚች ዘይን በይሉል ሄይ ታፍሽን በይቫቭ እንደ አውሮፓ ዘመን አቆጣጠር ኦጉስት 22/2016 እንደ ኢትዮጵያ ዘመን አቆጣጠር ነሐሴ 14/2018 ነው። የቴክኒክ ባለሙያችን ኢላን አዙላይ፣ የስቱዲዮ ተረኛቸው ባየነኝ። እንደ ተለመደው ስርጭታችን እስከ ምሽቱ 8 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ውስጥ ዜና ይነበባል፣ ወቅቱን የተመለከተ የዜና ትንታኔ፣ እንዲሁም ሳምንታዊ ፕሮግራም ይኖረናል። እነዚህና ሌሎችንም ሰፋ አድርገን በዚህ አንድ ሰዓት ስርጭት ይዘንላችሁ እንቀርባለን። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያል አሁን ወደ ዜና ወስዳችኋለን። በቅድሚያ አርዕስተ ዜና። በአዛ በተደረሰው ስምምነት ሁለተኛው ዙር ተግባር ላይ እንዲውል የግብጽ የውጭ ጉዳይ ሚኒስትር ጥሪ ያቀረቡ። በይሁዳና ሰማርያ አካባቢ ፍልስጤሞችና ሰፈርተኞች የሚያካሄዱት አምባጓሮ እንደቀጠለ ነው። የሊኩድ ፓርቲ ለከፍተኛው ፍርድ ቤት ይግባኝ የጠየቀው ውድቅ ሆነ። መከላከያ ከሀገር ውስጥ ደህንነት ጋር በመተባበር ሐማስ የሚያደርገውን ስራ ይፋ አደረገ። የሚሉት የምሽቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። በእስራኤልና በአዛ መካከል የተደረሰውን ስምምነት ወደ ሁለተኛው ዙር ተግባራዊ ለማድረግ ጥረቶች ቀጥለዋል። የግብጽ የውጭ ጉዳይ ሚኒስትር አቫድ አቲ እንደተናገሩትም ሐማስና በፍልስጤም ያሉ ሌሎች ታጣቂዎች መሳሪያቸውን ለማስረከብ ተስማምተዋል ብለዋል። እስራኤል ይህንን ተግባራዊ ለማድረግ እሷን በበኩሏ ማድረግ ያለባትን እንድትጀምር ሲሉ አስታውቀዋል። የውጭ ጉዳይ ሚኒስትር አባድ ይህን የተናገሩትም በካሂር ከካታር የውጭ ጉዳይ ሚኒስትር ጋር ባደረጉት ጋዜጣዊ መግለጫ ሲሆን ሁሉም ወገኖች በስምምነቱ መሰረት ማድረግ ያለባቸውን እያንዳንዳቸው ድርሻቸውን ያድርጉ፣ የፕሬዚዳንት ዶናልድ ትራምፕ ህልም እቅድ ግቡን እንዲመታ ሁሉም በተሰጣቸው ጊዜ ደቡብ ውስጥ እንዲያከናውኑ ሲሉ ባደረጉት ጋዜጣዊ መግለጫ አስታውቀዋል። በይሁዳና ሰማርያ አካባቢ በፍልስጤሞችና በሰፈርተኞች የሚካሄዱ አምባጓሮ እንደቀጠለ ነው። በዛሬው ዕለትም ቢንያሚና በተሰኘው ቀበሌ በአካባቢው የሚኖሩ ፍልስጤማውያንና ሰፈርተኞች ይሁዶች መካከል ባለመግባባት በመተፈጠር በድንጋይ ውርዋሮች አምባጓሮ ተቀስቅሶ ነበር። የዚህ አምባጓሮ ቅስቀሳ ምክንያት የሆነም የእሳት ቃጠሎ መንስኤ እንደሆነ ተገልጿል። እሳቱ ሆም ተብሎ የተለኮሰ ይሁን አይሁን እስካሁን የተደረሰበት ነገር የለም። በዚህ አካባቢ ያሉትን ሁኔታዎችን ለማረጋጋት ፖሊስ ጥረት እያደረገ ነው። ይህም በዚህ አይነት አምባጓሮ በአካባቢው ሲደረግ የመጀመሪያ ጊዜ አይደለም ሲል ቃል አቀባያችን ሃይም ጎልድሽትን አስደርሶናል። የሊኩድ ፓርቲ ለከፍተኛው ፍርድ ቤት ያቀረበው ይግባኝ ከፍተኛው ፍርድ ቤት ውድቅ አድርጎታል። ለፊታችን ጥቅምት 27 በሚደረገው ብሔራዊ አገር አቀፍ ምርጫ በምርጫው ጣቢያ ያለውን ክስተት የምርጫው ተቆጣጣሪዎች ለፓርቲው ያለውን ሁኔታ ማስተላለፍ አይችሉም የሚለውን ሕግ በመቃወም ነበር ይግባኝ ለከፍተኛው ፍርድ ቤት ያቀረበው። የአስመራጭ ኮሚቴውም የሊኩድ ፓርቲ ያቀረቡን ይግባኝ ውድቅ በማድረግ ነገር ግን አስመራጭ ኮሚቴው ቢያንስ በምርጫው ዕለት 4 ጊዜ የምርጫውን ሂደት እናሳውቃለን በማለት አስታውቀዋል። መከላከያ ከሀገር ውስጥ ደህንነት ጋር በመተባበር ሐማስ በሚቆጣጠር ቦታ የሚወስደውን እርምጃ ይፋ አድርገዋል። በተለይ ሐማስ በኻን ዩኒስ የሚገኘውም ናስር የተሰኘውን ሆስፒታል ለሽብር ፈጠራ ድርጊትና አንዳንድ ግለሰቦችን በመውሰድ በቦታው የምርመራ ሂደት እያደረገ ወንጀል ነክ ነገሮችን እየሰራበት ነው ሲሉ አስታውቋል። በዚህ ሆስፒታል ሁለተኛውን ፎቅ የሐማስ ታጣቂዎች ሙሉ በሙሉ በመቆጣጠር እነሱ የሚጠረጥሯቸውን ሰዎች በመውሰድ ዛ አግባብ የሌለበት ቅጣት እና ምርመራ እያካሄዱ ሰዎቹንም እየገደሏቸው ነው ሲሉ በደረሰን ዜና ሊያስደርስ ተችሏል። ይህ ሆስፒታል ለመጀመሪያ ጊዜ አይደለም ሐማስ ሲጠቀምበት። ሐማስ በሆስፒታሎችና በተለያዩ ህዝባዊ ተቋሞች ላይ የዚህ አይነት ስራዎችን ሲሰራ መቆየቱ መከላከያ ይፋ ማድረጉም አስታውቋል። በአንድ ደህንነቱ የጠበቀ የደህንነት ፋብሪካ ውስጥ 3 ሰዎች መቁሰላቸው ተገለጸ። አክሱል የተሰኘው ይህ ደህንነቱ የተጠበቀ ደህንነት ቦታ በተለይ ኬሚካላዊ ነገሮችን በማምረት የታወቀ ቦታ ሲሆን ከፍተኛ ጥንቃቄ የሚደረግበት ቦታ እንደሆነ ተገልጿል። በዛሬው ዕለት ግን በእንዝላልነት ወይም በከፍተኛ ጥንቃቄ ሊተላለፍ የነበረ ኬሚካል በችልተኝነት በመተላለፉ 3 ሰዎች በጸና መቁሰላቸው ተገልጿል። የሰራተኛው ማህበር በተለይም የደህንነት ጥበቃ ክፍሉ በዚህ ኃላፊ አካባቢውን ሙሉ በሙሉ የአየር ብከላ ስጋት አለ በማለት ዘግቶታል። ይህ አደገኛ ኬሚካል በደንብ ባለመዘጋቱና በደንብ ባለመያዙ ምክንያት ይህ ክስተት ተከስቷል። ለዚህ ኃላፊነት በመውሰድ ጉዳዩን ወንጀል የተሰራበት ስለሆነ ሆን ተብሎ እንደሆን ምርመራ ሊደረግ ይገባል ሲሉ አስተውቀዋል። ወደ ሂዝቡላ በመሄድ ሂዝቡላን በመቃወም የሚታወቁት ሼህ እንዳሉት ከእስራኤል ጋር ጥሩ ግንኙነት ልናደርግ የምንችልበት ጊዜው አሁን ነው ሲሉ ጥሪ ያቀረቡ ንህ ሺኡ ሼክ መሐመድ አልፋኒ ተባሉት ሂዝቡላን በመተቸት ይታወቃሉ። ሂዝቡላ በሊባኖስ ህዝብ ለሊባኖስ ህዝብ ምን አመጣ? ምን አደረገ? በሊባኖስ ህዝብ ላይ ከፍተኛ ጥፋት አድርሷል። እንዲወድም አድርጓል። ከተማዎች ወድመዋል። ቤቶች፣ ንብረቶች ወድመዋል። የሰው ህይወቶች ጠፍተዋል ሲል ሂዝቡላን ክፉኛ ይወቅሳል። በዚህም በአካባቢያችን ባለው ክስተት ሁኔታ እድሉን በመጠቀም ሂዝቡላ የኢራን ቡችላ እንድንሆን ይፈልጋል። እስካሁን ሲያደርግ የቆየውም ይህን ነው። ስለዚህ አሁን ከእስራኤል ጋር ያለን ግንኙነት ማጠናከር ያለብን አሁን ነው በማለት በቴሌቪዥን ፕሮግራም ቃለ መጠይቅ ላይ የተደረገ ሃይማኖታዊ መሪ ይህን አስተላልፈዋል። ወደ ምርጫ ስንመጣ የማኮም ለኩላኑ ለሁላችን ቦታልን የሚለው ፓርቲ ጥሪ አቀረበ። ጥሪውንም በጋራ ዝርዝራቸው ለፓርቲዎች በተለይ ለአረብ ፓርቲዎች ሀዳሽ ተአልና ራም ሲሆን ወደፊት የማቆም ለኩላን ወይም ለሁላችን ቦታ አለን በሚለው ፓርቲ ውስጥ እንዲቀናጁ ጥሪ አቅርቧል። እንደዚህ አይነት አጋጣሚ በመጠቀም ሁላችንም የምንፈልገው ጉዳይ ነው። በአንድነት በመነሳት በአንድነት የሁላችን ጥቅም ማስከበር አለብን ሲሉ ጥሪ አቅርቧል። በተለይ እነዚህ የአረብ ፓርቲዎች ማድረግ ያለባቸው በክኔሴት ውስጥ ክኔሴት ጸረ አረብ እስራኤላውያን እንቅስቃሴ የሚደረግ ይመስላቸዋል። ነገር ግን አይደለም። በአሁኑ ሰዓት ማኮም በኩላኑ ለሁላችንም ቦታ በመስጠት ሁላችንም በአንድ ላይ በመሳተፍ ወደ ፖለቲካው መቅረብ አለብን። ከአሁን የተሻለ ኑሮ የምንኖርበትን መንገድ መፈለግ አለብን ሲሉ ጥሪ አቅርበዋል። በመጨረሻም የሙቀቱ ሁኔታ አብዛኛውን የአየር ጸባይ ሙቀቱ ትንሽ ይጨምራል፣ በሙቀቱ ላይም ጫና ይኖራል ይላሉ። በነገው ዕለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 33 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢዋ 32፣ ሃይፋና አካባቢዋ 31፣ ጽፋትና አካባቢዋ 35፣ ቤትሻንና አካባቢዋ 42፣ በኤርሸባና አካባቢዋ 34፣ ኢላትና አካባቢዋ 45 ዲግሪ ሴንቲግሬድ ይደርሳል ይላሉ የዘርፉ ባለሙያዎች። ክብራትና ክብራን አድማጮቻችን፣ የምሽቱ ዜና ይስካውኑ ነበር።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው ሳምንታዊ የወጣቶች ፕሮግራም ባለፈው ሳምንት በተካሄደው የአውሮፓ የአትሌቲክስ ውድድር በቡድን የወርቅ ሜዳሊያ እንዲሁም በግል የነሐስ ሜዳሊያ ካመጡት 3 አትሌቶች ጋሻው አየለ፣ ታደሰ ጌታሁንና አይምሮ አለሜ ጋር የምናካሄደውን ቃለ ምልልስ እንቀጥላለን። እንግዲህ ከ3ቱ አትሌቶች ጋር ትላንትም ቃለ ምልልስ አድርገን በስፖርት ፕሮግራማችን መመልከታችን ይታወሳል። ዛሬ ደግሞ የዛን ቀጣይ ክፍል እናቀርባለን። በስፖርቱ ዓለም ተሰማርተው በሚያደርጉት አስተዋጽኦ እና በሚያመጡት ውጤት ከመንግስት ከህዝብና ከቤተሰብ የሚደረግላቸውን ድጋፍ በተመለከተና ለወደፊት ያቀዱትን ሁኔታ እንጠይቃቸዋለን። እነሱም ይመልሱልናል። 3ቱም በስልክ መስመራችን ይገኛሉ። ጤና ይስጥልን እንደምናላችሁ?
1: ጤና ይስጥልኝ ሰጠኝ።
0: እንግዲህ ለ3ታችሁም በድጋሚ እናመሰግናለን። ያው ትላንት ቃለ ምልልስ አድርገን ስላመጣችሁት ውጤት ብዙ ተነጋግረናል። ዛሬ ደግሞ ስለ ድጋፍ ገዛ በተመለከተ እንነጋግራለን። እናንተ በዚህ በአትሌቲክሱ ተሰማርታችሁ ሀገራችሁን ህዝባችሁን እያኮራችሁ ነው እና ውጤት ስታመጡ በየክለቦችም ታቅፋችሁ ስትንቀሳቀሱ የሚደረግ ድጋፍ አለ ወይ? አይምሮ ድጋፍ እርዳታ ይሰጣል ወይ?
2: ድጋፍ ይሰጣል። በክለቡም ሆነ በኦሎምፒክን ኮሚቴዎች ድጋፍ ይሰጡናል። ግን ይበቃል ብለን መደምደም አንችልም። ከኑሮ ሁኔታ ጋር ወደፊት እየሄደ ያለው ጋር ይበቃናል፣ የልፋታችን ያክል በቂ አለ ማለት ብሎ መደምደሙ አያስፈልግም ለማለት ነው። እዚህ የበለጠ ይገባናል። የምንከፍለው ዋጋ እንደገለጹትኝ ቤተሰብን ልጅም ሆነ ጥሎ መሄድ ቀላል ዋጋ አይደለም። ማንም ሰው ከብርቱ ለአንድ ሳምንት ለቆ ሲሄድ ምን ዋጋ እንደሚከፍል ይታወቃልና እኛ ለሁለት ወር ከዛም በላይም ሊሆን ይችላል የምንከፍለው ዋጋ። በተለይ በአሁን ባለንበት ጊዜ በሀገር ዓለም ሰላም ባልሆነችበት እንደ ራሳችን አሳልፈን እንደ መስጠት ነው እኔ ማየው አንዳንድ ጊዜ። ምክንያቱም በሰላማዊ ሰልፍ የሚቀበሉን በቃ ማለት በጥላቻ የሚቀበሉን ሀገሮችም ስላሉ ይህ ችግር ያጋጥመናል፣ እንደዚህ ያደረጉናል የምንልበት ሰዓትም አለና ያን ሁሉ እንትን ስለምንል ያው ድጋፉ እንዳለ ሆኖ ከዛ የበለጠም ይገባናል በልፋታችን ምክንያት ነው ምለው።
0: በጣም ያለውም ወቅቱ እስራኤል ከጦርነቱ ጋር በተያያዘ ብዙ ተቃውሞ የሚገጥምባት ጊዜ ነው። ይህን ሁሉ ተቋቁማችሁ ውጤት ማምጣት መሰለፍ ራሱ ከባድ ነው ይገባናል። አሁን እንግዲህ በቡድን የወርቅ ሜዳሊያ በግል ደግሞ ጋሻው የነሐስ ሜዳሊያ ስታገኙ ወደዚህ ስትደርሱ ምን አይነት ድጋፍ ተደረገላችሁ? አቀባበሉስ እንዴት ነበረ? ጋሻው
1: አቀባበሉ ደስ ይላል። ቤተሰቦቻቸው ላመጡ ተቀብለውኛል። በጣም ደስ ይል ነበረ። እንደገና ደግሞ የቡድን ኃላፊዎች መጥተው ነበር አመጡ ተቀብለውኛል። በጣም ደስ ይል ነበረ።
0: ከሀገሪቱስ እንደው ከመሪዎችም ከአንዳንድ አካላት ስልክ ተደውሎ ያመጣችሁት ውጤት ጥሩ ነው ተብላችኋል?
1: እኔ ከክቦድናሲ ቡጌርት ጋር አውርቼ ነበረ ሁለታ ከውድድሩ በኋላ። ከአሁን በፊትም ከሱ ከቢሮ ራሱ ጠርቶን ሂደን ነበረ ያለፈው አመት። እሱ ስፖርት በጣም ይወዳል መስል እሱ ነው የሚደውለልን። እስካሁን
0: የባህልና ስፖርት ሚኒስትሩ እንደደውለው አላበረታቱም?
1: በእኔ በኩል እስካሁን አላወረዱም። እሱም አልደውሉልኝ። ግና ማለት አሁን ይህን ነገር ያረግኩት ወይ እሱ እንዲደውልል ወይ እሱ እንዲገድፈኝ የለም። ይህን ማለት ዋና ስራ ነው አላማዬም ስለሆነ ድረስ እንደገና ደግሞ እኔ የሀገር ተወካይ እስካሁን ድረስ የሀገርን በጥሩ ደረጃ ሁልጊዜም ከፍ ባለ ቦታ ለማስቀመጥ ጥረው አደውላለሁ። ይደወላል ያለ በእኔ በኩል ምንም አይመስለኝም። ማለት ይህን ነገር ማድረገው በራሴ ፍላጎት እንደገና ራሴን ለማስደሰት እና ሀገርን ጥሩ ደረጃ ላይ ለማስቀመጥ እስከሆነ ድረስ እሱ አልደወለም። ግን እሱ ስላልደወለም ምንም ቅሬታም የለብኝ ማለት ነው።
0: ጥሩ ነው። አሁን ልክ ነህ። አላማ እስከሆነ ድረስ አላማዬን ማንም ደወለ አበረታታ አላበረታታ ቀጥልበታለሁ ነው። ጥሩ ነው። ሞራልን የሚያበረታታ ነገር ነው። በሌላ በኩል ደግሞ እንደ ሀገር ተወካይ እንደ ሚኒስትር ጽህፈት ቤት ተወካይ ደግሞ ደውለው መልካም ነው ጥሩ ነው ማለት ደግሞ ሌላ ትውልድ እንዲፈጠር ሌላ እናንተን አርአያ አድርጎ እንዲከተል የሚያደርግ ስለሆነ ነው የጠየቅኳቸው እንጂ ልክ ነህ ከኔ የሆነ አካል ሊያደንቀን ይችላል ብላችሁ አይደለም ሩጫውን የጀመራችሁት ይገባኛል። ጥሩ ነው። አሁን ወደፊት አላማችሁ ምንድነው? ታደሰ እንግዲህ ሩጫዎች በቀጣይም አሉ። የእናንተ አላማው ምንድነው? እስኪ ከታደሰን ጀምር።
3: ያው እንግዲህ የወደፊት አላማ ያው 2027 ላይ ሁለት ውድድሮች ይካሄዳሉ። ልክ እንደ አሁን እንደነበረው የአስፋልት ዩሮፒያን ሻምፒዮን ይባላል። እሱ በአራተኛው ወር አፕሪል ላይ ይካሄዳል። ከዛም በኋላ ደግሞ ሴፕቴምበር ነው ወይ ደግሞ ኦግስት ላይ ደግሞ ዓለም ዋንጫ አለ። ግን ያው እነዚህ ነገሮች ከመካሄዳቸው በፊት አሁን ካለፍንበት ውድድር በኋላ ማገገም ያስፈልጋል። ካገገምን በኋላ ደግሞ ያው እራሳችን የምናስመረጥበትን ቦታ ወይ ደግሞ አገር ለመወከል ያው እንደምታየው በጣም ጎበዝ ጎበዝ አትሌቶች አሉ እስራኤል ሀገር ውስጥ። ያንዳቸው መጠንከር አንደኛውን እንድንጠነክር ወይ ደግሞ አንዳችን መሆን አንዳችን ከፍ እንድንል አድርጓል። እና በጣም ብዙ ተወዳዳሪና ተፎካካሪ ነን። ራስ በራሳችንም እንፎካከራለን። እዛ ጋር ስድስት ሆነን ስንደርስ ዝም ብለን አንድ ሁለት ሶስት ተብልተን ተመርጠን ሳይሆን ሁላችንም በራሳችን መንገድ በጣርንበት እና በለፋንበት መንገድ በሰዓታችን መሰረት ተመርጠን ነው የደረስን። እና አሁንም ቢሆን ለሚቀጥለው ዩሮ ሻምፒዮን ወይ ደግሞ ለሚቀጥለው ዓለም ዋንጫ ፈጣን ሰዓት መዝገብ ስላለብን ያው ሁላችንም በግላችን ጥረን እንግዲህ የግል ሰዓታችን አሻሽለን ፈጣን ሰዓት ሩጠን ዓለም ዋንጫ ወይም ደግሞ ዩሮፕ ሻምፒዮን ወክለን እንወዳደራለን ማለት ነው። እና የኔ ትልቁ ታርጌት ከዩሮፕ ሻምፒዮን ወይ ደግሞ ከዓለም ዋንጫ በፊት ያው ፈጣን ማራቶን መሮጥ ነው።
0: አይምሮስ
2: ትልቅ ዓላማ አለን እንግዲህ ያው ማስቀጠል ነው። ልክ እንዳሉትኝ ቅድም ልዩነቱ ምንድን ነው ብለህ ጠይቀህ ነበረ፣ የግልና የሀገር። አሁን ደግሞ የግል ውድድሮች ነው የሚጠብቁንን። ከዚህ ድካም በኋላ አገግመን ያው በግላችን ሩጠን እያንዳንዱ ራሱን ማስመረጥ የሚችልበት ውጤት ማምጣት ያለበት ሰዓት ላይ ነው ያለ ነው። አሁንም ዞሮ ከአሁን ከተመረጥን በኋላ ነው ወደ ሀገራችን ተመርጠን የምንሄደውና ያው ትልቅ ስራ ይጠብቀናል። እንግዲህ እያንዳንዳችን በምንሄድበት በምንለፋው እንግዲህ ውጤታችን የበለጠ ያሳካው ነው ምሮ ሌላ ምንም የለለም።
0: ያሸው አሁን አንተ ሶስተኛም ብትወጣ ወይም ታደሰ አምስተኛ እንዲሁም አይምሮ ስምንተኛ ወይም ሌሎችም እንደዛም ቢሆን በቀጣይ በተለይ በዓለም ሻምፒዮንም በአውሮፓም እንደዚህ ለመሳተፍ ሚኒማ የሚባል ማሟላት ያለባችሁ ነገር ያለ ይመስለኛል። እንደገና ነው ወይስ የእናንተ ውጤት የሚታይ አሁን ባለው ነው በቀጣይ ውድድሮች የምትሳተፉት ጋሻው?
1: አሁን ማለት ነው ገና ዓለም ሻምፒዮና ገና አንድ አመት ስለቀረው ሁላችንም መሮጥ አለብን። እንደገና ማለት ሰዓት ማስተካከል ያስፈልጋል። እንደገና ደግሞ ኮሰኖ ከፊ ማሳየት አለብን ማለት ነው። ኋላ ማለት ነው አሁን ማይ ላይ አፕሪል ላይ አካባቢ ኤሮፕ ሻምፒዮና ለታደሰ እንዳለው ከዛ አሁን ወይ ከአንድ እስከ ሶስት የሚገባ ቀጥታ ተሰላፊ ሆነ ካለዛም በሰዓት ሊሆን ይችላል ማለት ነው። ግን አሁን በዚህ በሮጥ ነው ቀጥታ ተሰላፊ የለም።
0: የግድ በየጊዜው የሚፈተሽ ነው የሚሆን።
1: አዎ እንደዛ ነው።
0: እኔ እድል አለኝ ብሮጥ
2: ሞክር ሞክር።
0: ጥሩ ነው። እኛ እንኳን መቼም ቦርጫችን ለመቀነስ ነው እንጂ ለውድድሩ ለውጤት አይደለም፣ ለቦርጭ መቀነስ ሮጥ ይሆናል። ሌላው በህብረተሰባችን የምታውቁት ብዙ ችግሮች አሉ። ግን እንደዚህ በስፖርት ለተሰማሩ ልጆች፣ በሙዚቃው ለተሰማሩ ቅድምም የጠቀሳችሁት ነገር አለ፣ በቤተሰብ ዘንድ የማበረታታት ህብረተሰቡ የማበረታታት ሁኔታ የለም እና እንደው ችሎታ ያላቸው ልጆች እንደናንተ ትልቅ ደረጃ መድረስ የሚችሉት በመንገድ የሚያቋርጡበት ሁኔታ ስለሚኖር እስኪ የምትመክሩት ካለ ወላጆች ደግሞ የሚያውቁት ነገር ካለ እድሉ እንስጣችሁ። ታደሰ ካንተን ጀምር።
3: መጀመሪያ የሰው ልጅ ምን ይፈልግ ምን ይሆን እግዚአብሔር ነው ለሁላችንም ችሎታውና ክህሎቱን የሰጠንና ማንም አያውቅም። ስለዚህ ልጆቹ ገና ትክክለኛ ውሳኔ ላይ ከመድረሳቸው በፊት ያሉትን ነገሮች በስፖርቱ ዓለም ሆነ በሙዚቃው ዓለም ብቻ የሰው ልጅ የሚፈልገውን ነገር እንዲያደርግ አለመገደብ ነው ትልቁ ነገር እና አንድ ነገር ብቻ ለምሳሌ እኔ አትሌት ስለሆንኩኝ የእኔ ልጅ በእግዚአብሔር ፈቃድ የእኔ ልጅ ሲመጣ እሱን እኔ አትሌት ነኝና የግድ አትሌት ሁን ማለት የለብኝም። እንደኔ የተለያዩ ነገሮችን ማሳየት እና መጨረሻ ላይ እሱ በራሱ ጊዜ ወደሞ የራሱ የተቀበለው የራሱ ብቃትና ክህሎት ሊኖረው ስለሚችል የሆነ ሰዓት ላይ የራሱን አባቴ ወደሞ እናቴ ይህን ነገር ነው የምፈልግ የሚልበት ሰዓት ይደርሳል እና ያን የሚመርጥበት ሰዓት ሲደርስ አንተ በመረጠው ነገር መደገፍ እና የምችለውን ነገር ማድረግ ነው። ከዛ በፊት ግን በአንድ ነገር ብቻ እንዲወሰኑ አለማድረግ፣ ሁሉንም ነገር ማሳየት፣ ሁሉንም ነገር እንዲያደርጉ ነፃነቱን መስጠት ባይኔ ከዛ በኋላ የራሳቸውን ፍላጎት ወይ ደግሞ በቃታችን እዚህ ጋር ነው ማለት ይጀምሩ እናት ወይ አባት በሚችለው መጠን እንግዲህ ለልጁ ያለውን አስተያየትም ያለውን ድጋፍ አማካይቶ ልጁ የሚፈልግበት ቦታ ላይ እንዲደርስ በሚችለው አቅሙ መደገፍ ነው ብዬ ማስተላለፍ ፈልገው ይህንን ነገር ነው።
0: አይምሮስ እዚህ ጋር ምን ትላለህ? ለህብረተሰባችን የምታስተላልፈው መልእክት?
2: አሁንም ቢሆን እኔ ስራ ለሚጥር ሰው ይሄ አዋጣኛል ለሚል ሰው ልጅ መገደፍ ያስፈልጋል ነው ምል። ግዴታ በስፖርት ብቻም ባይሆንም ወደ ስኬት ወደ ጥሩ አላማ እስከሆነ ድረስ ቤተሰብም ሆነ ቤተዘመድም ሆነ ከጎን መቆም በጣም ትልቅ ነገር ነው ብላለሁ። አሁን በስፖርቱ ዙሪያ ደግሞ አሁን በፊትም ተናግሬ ያለውን ሞራል ለሰው ልጅ በጣም አስፈላጊ ነው። ሞራል ካለ የሆነ ድክመት ቦታ ላይ ያነቃሃል። ገዳፊ ካለ ትነቃለህ። ምናልባት ለእኔ ብዬ ነው የምሰራው፣ ግን አንዳንድ ጊዜም እንዲህ ገዳፊዎችም እኮ አሉ እነሱንም ላስደስት የሚል ሞራልም አለ እና ልጆቻችንም ሆኑ ሌላው ባለበት ቦታ መገደፍ ግድ ይላል። እርዱን፣ በሞራላችሁ እርዱን ነው።
0: ልክ ነው። በጣም ጋሻው
1: ሁሉንም እነሱ ብለውታል። ግን ምና የምፈልግ አሁነ አንድ ልጅ ይህን ነገር ወዳለሁ ወይ ይህን ነገር ማድረግ ይፈልጋለሁ ህልሜ ነው ብሎ ሲነሳ ማለት ነው አሁን በሩጫ ማለት ነው ወዲያው ውጤት አታይም። ብዙ መንገድ ያስፈልግ መልፋት ያስፈልጋል። እንደገና ወዲያው ውጤት ላይ መጣልህ ይችላል ማለት ነው። ብዙ መልፋት አለብህ። አንድ ነገር ለማሳካት ስትፈልግ በወጣቱ በኩል አብዛኛውን የሚታየው የመሸነፍ ነው። አሁን እንደዚህ አድርግ ያልተሳካልኝም በቃ ይህን ነገር ተዋለሁ የሚል ማለት ነው። እና ማለት የሚችለው አንድ ነገር አቅዳችሁ አስባችሁ ስትነሱ ለዛ ነገር ተስፋ ለመቆጥ ነው። ብትወድቅም ምን ብትልም አንድ ቀን ይሳካል አንምለው። በቤተሰብ በኩል ባላቸው አቅም መደገፍ፣ እነሱን አለመከልከል ማለት ነው። ከአላማቸው ወይ ከፍላጎታቸው ባይከለክሏቸው ደስ ይለያል። ምክንያቱም የቤተሰብ ድጋፍ ከሌለ አንተ በወጣትነት ቤተሰብ ከጠገብህ ከጎንህ ያስፈልጋል። ቤተሰብ ደግሞ ከአንተ ተቃራኒ ወይ እንትንፍን ደጋፊ ካልሆነ ብቻ ማሳካት ይከብዳል። እንኳን በመጀመሪያ ነው እና ደረጃ ላይ ሁነህም የሰው ድጋፍ ወይ አይዞህ የሚል ሰው ከሌለ በጣም ይከብዳል። እና ቤተሰብ ልጆቻቸውን አበረታቱ ነው የምለው።
0: ጥሩ ነው። ማበረታታት ያስፈልጋል። በመንግስት ደረጃም ድጋፍ ለሚያስፈልጋችሁ ወጣቶች ደገፍ ይገባል። እኛም ቢሆን በመገናኛው ጣር እንዲህ ድጋፍ እንዲሆን የራሳችን ድርሻ መወጣት አለብን። አሁን እናንተ ከኛ ጋር የምታደርጉት ቃለ ምልልስ ራሱ ህብረተሰቡ ነገሮች እንዲረዳ የበለጠ የሚያደርግ ነው እና እናንተም ደግሞ በተለያዩ መገናኛ አውታሮች የምትሰጡት መግለጫ እና ቃለ ምልልስ በጣም ጠቀሜታ አለው። በጣም ነው እናመሰግነው አትሌት ጋሻው አየለ፣ አትሌት ታደሰ ጌታውና አትሌት አይምሮ አለሜ በጣም እናመሰግናለን። በቀጣይም በሰፊው እያንዳንዳችሁ ለብቻ የምንነጋግርባቸው ጉዳዮች ይኖራሉ። ከዚህ እንግዲህ ከአውሮፓ ሻምፒዮን ጋር በተያያዘ ከእናንተ ጋር ያካሄድ ነው ቃለ ምልልስ በዚህ ይጠናቀቃል። እናመሰግናለን።
1: በመጀመሪያ ይህንን መድረክ ስለሰጠኝ በእኔ በኩል በጣም አመሰግናለሁ። ለሀገር ሜዳሊያ አንደኛ በማውጣት እና በራሴ በኩል ደግሞ ሶስተኛ በማውጣት በጣም ደስተኛ ነኝ። ለአንተም ሰዓትህን አበንትን ብለህ ለእኔ መድረክ እንደዚህ በመስጠትህ በጣም በጣም አመሰግናለሁ ነው የምለው።
0: እንግዲኛ ሬዲዮ ጣቢያችን ነው፣ ችግር የለም። እሺ ታደሰ።
3: እኔ ደግሞ ያው አንተ ያለህንን ጊዜህን እንትን ብለህ ካለንበት ፈልገህ አደዋውለህ የራሳችንን ሀሳብ አምጥተን የራሳችን መንገድ እንድንናገር እና ነጻነቱን ሰጥተህ በነጻነት እንድናወራ እና ያው በማውቀውም በማላውቀውም ያው በትንሹ እውቀትም ያለኝን ሀሳቤን እንድገልጽ ስላረከኝ እና ይህንን መድረክ ለእኔ አሳልፈህ ስለሰጠኝ እግዚአብሔር ይስጥልኝ። አመሰግናለሁ።
0: እናመሰግናለን። አይምሮ መጨረሻ።
2: እኔ ትልቅ አክብሮት አለኝ ሰጠኝ። በጣም አመሰግንም አመሰግናችሁ ለሁላችሁ አብራችሁ በአንድ ላይ ይህን ፕሮግራም ለምታቀርቡት በሙሉ ይሄ ትልቅ ነገር ነው ለእኛ ለወላጆቻችንም። በእናንተ በኩል ብዙ ነገሮች እንደሚደርሱ ሰማለሁኝ እና ትልቅ ብርታት ነው። እግዚአብሔር እንግዲህ ያክብራችሁ እንዳከበራችሁን። እኛም ወገናችን ወክለን የወገናችን ስም በማስጠራት ትልቅ ደስተኞች ነን። እናመሰግናለን።
0: እናመሰግናለን። በቀጣይ እዚ ስቱዲዮ እንድትመጡ ነው የምንፈልግ። በጣም ነው እናመሰግን። እዚ ስቱዲዮ እንጋብዛችኋለን። እናንተ መጣችሁ ያላችሁን የህይወት ልምድ እንድታካፍሉን እንፈልጋለን። በጣም እናመሰግናለን። ናውኑ
1: ቻው
0: ቻው። የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የወጣቶች ፕሮግራም ይህን ይመስላል። ስለተከታተላችሁን እናመሰግናለን። ሳምንት በሌላ የወጣቶች ፕሮግራም እንገናኛለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ሁለት ደንበኞቻችን ማለት እንችላለን በተለያየ አንደኛው የዘወትር ደንበኛ ናቸው ከነሱ ጋር ቆይታ እናደርጋለን። ሰላም ጤና ይስጥልኝ አቶ ያዕቆብ ከብቴ።
1: ሰላም ሰላም ጤና ይስጥልኝ ኢቾባየ እንዲም ባልደረቦች በሙሉ አዳማጭ ሁሉ
0: አመሰግናለን።
1: አመሰግናለሁ ወንድምዬ።
0: አቶ ሰለሞን ያሱ ጤና ይስጥልኝ።
2: ጤና ይስጥልኝ አቶ አይቸው እንደዚሁም ሬዲዮ ሰራተኞች አድማጮች በሙሉ እንደምን ዋላችሁ እንደምን አላችሁ?
0: እጅግ በጣም እናመሰግናለን እግዚአብሔር ይስጥልን። እንግዲህ ቆየት ብለን እናስመዋለን ከእናንተ ጋር ምንወያየው ዛሬ በቀኑ ስርጭታችን ላይ አንድ የተደመጠ ውይይት ነበር። ባልደረባዬ ሻየው ነበር ያቀረበውና እስኪ ትንሽ እናዳምጥና እንመለስ።
3: ማመን ስለተየ ለዩዳ ወልዱ ወውሉደ ውሉዱ ይደምሰስ ቆይ
4: ስማፋ አማጺ ዋፋት አብቀው ላይሌ
3: ለዩዳ ወልዱ ወውሉደ ውሉዱ ይደምሰስ
4: ወነበቡ ላይሌ በልሳና መጻ።
0: እንግዲህ ይሄ ሰማነው በቀደም ሲል የሰማነ ደመጥ ነው። አንድ መምህር ናቸው የክርስትና ሃይማኖት ተከታይ ናቸው ይናሉ ተብሎ ባንድ ግለሰብ ነው የቀረበው። ሻየውም ውይይት አድርጎበታል እናንተ ማድማጥ አጫውቻለሁ በዚህ ዙሪያ ለዚህኛም የምንለዋለን ስላላችሁኝ ለዛ ነው የቀረብኳችሁ። እስኪ አቶ ከብቴ በርሶ ልጀምርት ያዕቆብ ከብቴ።
1: እሺ አባታ ለም ጤና ይስጥልኝ አመሰግናለሁ። እንግዲህ ስባ የኔ አባት ይሄ እንደዚህ አይነት ችግር ያለበት ሰው ነው እንጂ ጤናማ የሆነ ሰው ይሄን መናገሩ የተሳሳተ ነው። እንዴት በዛኮት ልንኖር ገለገሌ ሳንባባት ተከባብረን በሰላም በገራም የነበርን ሰዎች ነን። ከዚህም ደግሞ ከዛ ወደዚህ ከዚህ ወደዛ እየተባበረ ህዝቡ በሰላም ያለን ህዝብ አንዳንድ የኔ ቢጤ ከዛ ያለውን ወደዚህ ያቀብላል ከዚህ ያለውን ወደዛ ያቀብላል ሁላ የሚያቀነባብሩ የተወሰኑ ሰዎች ናቸው። መሆንም የለበትም። ምን አለ መሰለህ እግዚአብሔር አብርሃምን የመረቀ የተመረቀ ይሁን ብሏል። አብርሃምን የረገመ የተረገመ ይሁን ለዚህም አሜን በሉ ብሏል። ይህ እርግማን ራሳቸው ላይ ነው ሉል እንጂ በምንም ታምን ከኛ ላይ ሊደርስ አይችልም። ራሳቸውም ግን ይጎዳቸዋል፣ ራሳቸውም ግን ይበድላቸዋል። እንደገናም ደግሞ ለሰፊ ህዝብ ደግሞ ማራራቅ ይህ ነገር ይህ ሽብር ፈጣሪ ነው የሚባለው። ይህ ቅስቀሳ እንዴት የሰው ልጅ እንዲህ አይነት ስራ ይሰራል? ይህን አይነት ነገር ሁላው ማውገዝ አለበት። ለዚህ ነገር መተባበር አለብን። ይሁዲ የሆነ ሁሉ እንዴት በአንድ መንግስት የምንኖር ሰዎች ነን፣ አንድ አብረን የምንኖር ሰዎች ነን። ከዛ ስንት አንገታቸውን ደፍተው የወለዱ የከበዱ አሉ። ትንፋሽ አይናገሩም። አብረው ልጃቸውን መስለው ባላቸውን መስለው የተቀመጡ ህዝቦች አሉ። አንዳንድ ደግሞ ያው አንዳንድ ካልሆነ በስተቀር ተስማምቶ የኖረ ህዝብ ነው፣ አብሮ የኖረ ህዝብ ነው። እንዴት ይህን እርግማን ያመጣል? እንዴት ይህን ሁላ ቅስቀሳ ይቀሰቅሳል? ያሳዝናል፣ በጣም ያሳዝናል፣ በጣም ያሳዝናል።
0: አቶ ሰለሞን።
2: አቤት አቤት።
0: የእርስዎ ምልከታስ እንዴት ነው?
2: እሺ እንግዲህ በመጀመሪያ ስፖርተኞቹ ትላንትም ዛሬም ቃለ መጠየቅ የተደረገላቸው በጣም ለእናት አባታቸው ብቻ ሳይሆን ለኛ
0: ለሀገር ኩራት ናቸው።
2: ለኢትዮጵያ እስራኤሎች በተለይ ኩራት ናቸው። እግዚአብሔር ብርታቱን ይስጣቸው። እነዚህ ብዙ ምሳሌ ጥሩ ምሳሌ የሚሆኑ ወንድሞቻችን ናቸው። እኛም ኮርተንባቸዋል፣ ወላጆቻቸው ብቻ ሳይሆን ሌላው ቢቀር የምስጋና ሞራን ይገባቸዋል ባይ ነኝ። ሌላው ትራምፕ ሐሚናይን ተው ሰላም አድርግ ታረቅ ቢለው እስራኤል ከእኔ በኋላ ነው የተወለደሽ በእኔ መንግስትነት አጠፋታለሁ ብሎ ራሱ እንደጠፋው፣ ይሄ ሰውዬ ደግሞ የይሁዲ ልጅ የይሁዳ ልጅ የልጅ ልጅ የልጅ ልጅ የተረገመ ይሁን ብሎ ማለቱ የተማረ ያለመሆኑ በዚህው ሊታወቅ ይገባል። የተማረ ቢሆን መጽሐፎችን ያነበበ ቢሆን በጊዜ የተናገረውን የእውነት ግዝ ቢሆን ኑሮ የይሁዳ ዘር እንዴት ያለ እንደሆነ ማን እንደሆነ በእግዚአብሔር የታመነ የተመረጠ መሆኑን በናታንና ባብዩ ግዜ እስራኤልን ከእስራኤል ህጎጥቶ እስራኤልን የረገመ ምን እንዳጋጠመው ከዚያም በመሳፍንት ምዕራፍ 6 ላይ ምን እንደተደረገ ስለ እስራኤል እስራኤልን የጠላ ያጥላላ ከዚያም ኢያሱ ምዕራፍ 5 እስከ 8 ድረስ ደግሞ የእስራኤልን በከንቱ የተነሳ ሁሉ ምን እንዳጋጠመው ቢያነበውና የተማረ ቢሆን የእውነት የመንፈሳዊ መምህር ቢሆን ኑሮ እንኳን እንዲህ ብሎ ለህዝብ ልጆቹንም ሰብስቦ አበተክሲያን እኛ ባናምን እነሱ በሚያምኑበት ብዙ ህዝብ ባለበት ይህን ቃል አይናገርም ነበረ። ነገር ግን ውሻ በቀደደው ጅብ ይገባል እንደተባለው የዛሬ 3 ሳምንት የኛ እዚህ ያሉ ሰዎች ካህንም ነን ህዝብም ነን ብለው በሃይማኖቱ አስመስለው ያደረጉት አፍጋና መንግስቱን እናቸንፋለን ወደፊት እንሄዳለን እያሉ ከዛ የተነሳ መሰለኝ ጋዜጠኞችንም እንኳን በጠይቋቸው ስማቸውን በማጠልሸት ኤክስ በማድረግ ያደረጉት ይሄን ነገር በሚዲያ የተሰራጨ ስለሆነ ከዚህ የተነሳ ይመስለኛልና ህብረተሰባችን በተለይ ካህናቶቻችን ይህን ነገር ይቅርታ የሚለው ብቻ በቂ አይደለም። ባለፈው ስንት አመት ነው አንድ እንደዚያ ብሎ ዙሮ በአጻቢ ይቅርታ ለተብሎ እንደቀረው ሳይሆን በሃይማኖት መሪ በአለም ባለው ፍርድ ማቆምና ማስፈረድ ማስወገዝ ማሳሰር ማስቀጣት አለብን። ስለዚህ እንዲያው ዝም ብለን ግን በስሙ እስራኤል ነን ያልን የእስራኤል ወግ በማያዘው የእስራኤል ህግ በማያዘው ያባቶቻችን የሞቱትን የካህናቶቹንም የሽማግሌዎቹን አጥንት እንዳይወቅሰን እንዳይረግመን እስራኤል ነን እስራኤል ሁነን የእስራኤልን ህግ ጠብቀን አቤት ብለን የምንሰማው መንግስታችን የእስራኤል ነው። በዚህ አማካኝነት በሃይማኖት መሪ ባለም ባለው በትላልቁ የሁሉም ሃይማኖት የተከበረ ነው። ይሄ ነገር ይሄን የተናገረ የሃይማኖት መሪ ተገዶ ቀርቦ ዋጋውን እንዲያገኝ ማድረግ አለብን የሚል አስተያየታለኝ።
0: እዚ ላይ አሁን ለሁለታችሁም የምጠይቀው ጥያቄ ይሄ እኔ አባት የተናገሩት ንግግር ለሁን ህዝብ እስራኤል የእስራኤል ህዝብ ሽብተ እስራኤል የምንጠራው በዕብራይስጥ የተዋቀሩበት እንግዲህ የእስራኤል ነገዶች ማለት ነው እና የዳን ነገድ ምንለው አለ የስሞን ነገድ አለ የይሁዳ ነገድ አለ የስሞን ነገድ አለ የነኚህ ያሉ የኤፍራይም አሉ የዝብሎን አለ ዮብ የምናሴ እንደዚህ ያሉ የሚሄዱ 12 ነገድ እስራኤሎች ናቸውና እኔ አባት የተናገሩት ወይም የረገሙት ይሄን አንዱን የይሁዳ ነገድ ነው ብላችሁ ምታምኑ? አቶ ያዕቆብ
1: ስማ ነገድ ወንድማለም ነገድ ማለት አብርሃም አባቱ ማን እንደሆነ እናውቃለን። አብርሃም የተመረቀው አብርሃም ይስሐቅ ወልዷል። ይስሐቅ ደግሞ ያዕቆብን 12 ነገድ የተወለደ ያዕቆብ ልጅ ነው። ግን ከዛ ቢለያዩም የተያዩ ቢሆኑም በሃይማኖት እንዲህ ቢለያዩም አንድ ነገድ ነው። ልንገር ግን ይህን ተሳዳጅ ሰው ግን ወንድም ሰለሞን ተናግሮታል። ሁሉም ህዝብ እስራኤል ሆነ ሁላ ኢትዮጵያት ነው አላለ ነጭ ነው አላለ ይሁዲ ሆነ ሁሉ ለበሙሉ የተሰደደ ለዚህ አሁን ተናግሮታል። ሁሉም ይህን ነገር ተባብሮ ነገድን የሰደበ ወገኑን የሰደበ ወንድሙን እንዴት ባ እንዳብረን ያደግነ ህዝብ ነን ምንም አየሽ ያ ክርስቲያን እስራኤል ብንባባልም ያ ሰላም ቢባባልም ተከባብሮ የኖረ ህዝብ ነው። አረ ህዝብን ነካነ ከዚህ አንዳንድ ሰዎች ይችን ነገር ወደዛ አሁን ቅድም ተናግሮታል ያን ወደዚህ ይህን ወደዛ እያቀባቡ የሚያሰድቡ የሚያነካኩ የሚያነሳርኩ ይሄ ዝም ብሎ ያልተማረ ደደብ ህዝብ ነው። ደደብ ህዝብ ነው ብዬ ነው የማስበው። በእውነት ልንገር ቢመረምርማ ኑሮ መጽሐፍ ቢያውቅ ቢማር በጥሩ ሁኔታ ቢማር እንዲህ አይነት ስድብ አይሰራም አይደረግም። ሁሉም አያውቅም። አትሳደብ፣ ባልንጀራህን አክብር፣ ወንድምህን አክብር የተባለበትን ነገር እንዴት ሰው ይሙት ይባላል? ሰው ይደምሰስ ይባላል? ራስ ይደመሰሳል። በሰፈር ውስጥና መሰፈሩ ላይ ቀር አሁን ምን ሊሆን ነው? ጥራት መፍጨር ጥራት ያገኛታል በራሱ ላይ። ምንም እኛ የምንሆነው ነገር የለን። የተመሰገነውን ነገራችን የታመነ ነው። የአስራ ሁለት ነገር የያዕቆብ ልጅ ይሁዲ ናቸው። የተባበሩ ናቸው፣ የተከባበሩ ናቸው፣ ጠላትን የሚያደክሙ ናቸው። እንግዲህ ይሄ ምንም ችግር የለበትም። ግን ለራሱ ግን አሁን ያለው ነገር ነው። ይቅርታ እንኳ ብቻ ሳይሆን በቀጣት ዓለም እስከ ዓለም ይህን ነገር ማውገዝ አለበት ነው የምለው እኔ።
0: እሺ አቶ ሰለሞን
2: አቤት አቤት። እንግዲህ ለአንድ ለይሁዳ ነገድ አይደለም አባታችን ያዕቆብ 13 ይወልዳል። 13ኛይቱ ዲና ናት። ድንግልናዋን ጠላቶች በወሰዱ ጊዜ ያው አቅም ባልነበራቸው ጊዜ አቅም እንዲኖራቸው ተገረዙና እንሰጣቸዋለን ብለው እንግዲህ አለፍ አለፍ ብዬ ንቁዳ ንቁዳውን ነው የምናገረው እንጂ ሰፋ ያለ ዝርዝር አለ ሙላው ስለሚያውቀው ነው። በዚያም ምክንያት የያዕቆብ ልጆች ወንድሞቿ በተለይ እናቷ የሚወለዱት የእሷን ያስነወሩትን በሙሉ እንዳጠፏቸው በእግዚአብሔር ኃይል ላይ መጽሐፍ ቅዱሳችን ይናገራል፣ ካህናቶቻችን ይናገራሉ። መናገር ብቻ ግና የወሬቱን ሕግ ጠበቅነ ማለት አይደለም እንጂ ይሁዳን ብቻ አይደለም የረገመ የያዕቆብ እስራኤልን የተመረቀውን ልጆች በሙሉ ማለት ነው። ስለዚህ አሁን ማደርነቱ እንደዚህ ብሎ መናገሩ በቂ አይደለም። እያንዳንዳችሁ በየጉሩብ አሙታ ከፍቶ የገቢ ምንጭ ማጠራቀሙ ታሪክ አይደለም። ታሪካችን የአባቶቻችን የጻድቃኖቹን ከዛም ሲቀጥል የእኛን አባቶች ታሪክ ማስመስከር ያለብን ደግሜ እንደተናገርኩት ወረክዲኖች አሉነ፣ ዳኞች አሉነ ልጆቻችን ምንም ችግር የለም። ምሽጣሮች አሉነ ወደ መንግስቱ አቅርበን በዓለም መንግስት ተቀርቦ የታሰረ የተቀጣ መሆኑን እስራኤልን የሰደበ የረገመ በዓለም መንግስት በሃይማኖት መሪ በህገ ወሪቱ የተቀጣ መሆኑን ዓለም ካልሰማው ይቅርታ ተሳስቼ የሚለው በቂ ያለ መሆኑን በተለይ ለካህናቶች ለአባቶቻችን እንዳደርነትም እንደመለክትም አስቀምጣለሁ። ከዚያ ደግሞ የካህናቶቹ ብቻ ሳይሆን አይቼው አንተንም እኔንም ምስቴንም እናቴንም እህቴንም ይህ ነገር ያገባታል ይጨምራታል። የእናት አባቶቻችን የህገ ወሪቱ የኢትዮጵያ እኮ ባለፈው ስንት አመት ነው ስሜን ተራራ ቢቃጠል ከኢትዮጵያ የተወለደው በአየር ህዶ ያንን አጥፍቶ የመጣ እንደዚህ ያለ ትስስር ያለን የተመረቀውን ህዝብ የሚረግ ምርገሙልኝ ብሎ በሰፊ ሚዲያ ላይ የሚያስተምር ይሄ በይቅርታና ስህተተኛ ነው ተብሎ ሊታለፍ አይቻልም ነው አባባሌ።
0: እሺ አቶ ሰለሞን እያሱ እንዲሁም አቶ ያዕቆብ ከብቴ ለሰጣችሁን ማብራሪያ እጅግ በጣም እናመሰግናለን። እንግዲህ አንዳንድ የምናንተም እንደተናገራችሁት ምናልባት ይሄ በሰፈሩት ቁና ነው ያሉኝ አቶ ሰለሞን፣ በሰፈሩት ቁና መሰፈር አይቀርም ያሉን ሁኔታ አለ። ምናልባት ያም ሊሆንም ላይሆንም ይችላል። ለማንኛውም ከእናንተ በማከታተል በእስራኤል ውስጥ ኢየሩሳሌም በሚገኙ የቤተ ክርስቲያን አሉላችን ወይም እንደምናውቀው ከዛ ከቤተ ክርስቲያኗ በዚህ ዙሪያ ኃላፊ የሆኑትን ጠይቀን መልስ ለመስጠት ተዘጋጅተዋል። እናንተንም እጅግ በጣም አመሰግናለሁ። ማለት የምትፈልጉት ካላችሁ ለ36
2: በዚህ አንድ ነገር የአባቶቻችን ተረት ትልቅ ተረት አለ እንደ መጽሐፍ ቅዱስ ትውልድ እስከ ትውልድ የሚተረት የአባቶቻችን ውሃ ዋና ላይ ላዩን ነበር በመላ የዛሬ ልጆች ይበልጣሉ ውስጥ ለውስጥ ይሄዳሉ የሚባል ነገር አለ። ይህ ነገር በኢየሩሳሌም ባሉት ተጠይቀዋል፣ በእነሱ የበላይ ተጠይቋል ተብሎ ተዳፍኖ የሚቀር አይደለም። ሁላችን የሚያገባን ነው። እነዚህንም እስተይ እንስማቸው። ይህን ወንጀለኛ ለዓለም በሃይማኖት መሪ ቀርቦ የታቀጣ መሆኑን ዓለም እንዲያውቅልን እናሳስባለን። በዚህ እኛ ብቻ ሳይሆን በኢየሩሳሌም ያሉት የክርስቲያን ሃይማኖት ተከታዮችም ያገባቸዋል። እንደዚህ ያለውን ግንኙነታችን እንደዚህ ያለውን ወንድማማችነታችን የሚያጠለሽ የሚያቋሽሽ የሚያበላሽ መሆኑን እንዲረዱልን በአጋጣሚ በቃለ መጠየቁም እንድታስተላልፍልኝ አሳስባለሁ ወንድሜ።
0: እሺ፣ አቶ ሰለሞን ያሱ፣ አቶ ያዕቆብ ከብቴ
1: ጋር ያጥፋፍና ሰዛው ላይ ነው። ይሄ እንግዲህ ተንበልከት፣ አቶ ሰለሞን እንደተናገረው ይሄን የሚያረገው ውስጥ ለውስጥ የሚሄድ ነገር ነው። ውስጥ ለውስጥ የሚሄድ ነገር ተጨባጭ ያለው ይሄን የሚያነካካ እንዳወነጃጅል የሚያራክስ ይሄ ነው። እንደዚህ አይነት ነገር ነው ያን ይምላ ነገር ያደክመዋል።
0: የተከበራችሁ አድማጮች አስተርታሽ እንደቀጠልን በዚህ ዙሪያ እንግዲህ በኢትዮጵያ በእስራኤል ገዳማት ውስጥ የሚያገለግሉ አባ ብርሌ መስመር ላይ አሉ። እንግዲህ በዚህ በነበረው ውይይት ላይ ቤተክርስቲያኗስ ምን ትላለች? አባ ረጋዊ ብርሌ አሉ፣ እሳቸው መልስ ይሰጡናል። ከእሳቸው አንደበት እንሰማለን። አባ ጤና ይስጥልኝ፣ እንደምን አመሹ?
5: ጤና ይስጥልኝ።
0: እንደምን አመሽተዋል?
5: እግዚአብሔር ይመስገን።
0: እስኪ ቀደም ሲልም በትንሹ አዳምጠዋቸዋል፣ ይህንንም እስቲ እናዳምጥና የእርሶን መልስ።
4: የተጻመመኒ ስለትየ ለይሁዳ ውሉዳ ወልዱ ወውሉደ ውሉዱ ይደምሰስ። ቆይ ስማፈ አማጺ ዋፋት አብቀው ላይሌ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወነበቡ ላይሌ በልሳና መጻ ለይሁዳ ወልዱ ወውሉደ ውሉዱ።
0: አባ እንግዲህ ይሄ የሰማነው ቀደም ሲል የሰማነው በግዕዝ ነው። ይሄ ምን ማለት እንደሆነ ምንድን ነው ትርጉሙስ? እንዴትስ እንደዚህ አይነት ነገር ይነገራል? እንደዚህ ይባላል በአንዲት ቤተክርስቲያን ውስጥ የሚል ሁኔታ ነው ያለና ይህን እንዴት ይመለከቱታል? ቤተክርስቲያን ውስጥ እንዴት ነው የምታየው ይህን? አባ
5: በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ ሰላም እግዚአብሔር ከሁላችን ጋር ይሁን። በዓለም ላይ እንዲሁ በተለያየ ምክንያት ከመቀራረብ ይልቅ መራራቅን እየፈጠሩ ያሉ ውዥንብሮችን እግዚአብሔር ያስወግድልን። ከሰላም ከፍቅር ብዙ ነገር ይገኛል። ከጸብ ግን ውድመት፣ ጥፋት፣ መለያየት፣ ኪሳራ ብሎም ለምድርም ይሁን ለፍጥረት አስቸጋሪ አስጨናቂ ነገር ነው እና የሚሆነው ይሄንን ሁሉ አስወግዶ እግዚአብሔር የሰላሙን አየር ያንፍስልን እላለሁኝ። ይሄኛው አሁን የተባለው ነገር ምንድነው ምክንያቱ? አሁን ወንድሞቻችን ወገኖቻችን ቤተ እስራኤላውያንም የዚህ ቃል ያስቆጣቸው ምን ማንን ወክለው ነው? ይሄ አንድ ግለሰብ ስም ነው የተነሳው። ያ ግለሰብ ይሁዳ ይባላል። ወልደ ያዕቆብ ነው የሚባለው። ብዙ ይሁዳዎች አሉ። እንግዲህ ያ ማለት ከዛሬ 2000 ዓመት በፊት የነበረ አንድ ከሐዋርያት ጋር የተመረጠ ደቀ መዝሙር ነው። እስቲ ስለሱ አንድ ነገር ዝም ብዬ እዚህ መጽሐፍ ቅዱስ ትንሽ አንድ ሁለት መስመሮች ላንብ። የሐዋርያት ስራ ወይም ግብረ ሐዋርያት የሚባለው ሐኪም ሉቃስ ወይም ሉቃስ የተባለ ታላቅ ምሁር የጻፈው ነው። በዚያም ወራት ይላል የሐዋርያት ስራ ምዕራፍ 1 ከቁጥር 15 ጀምሮ ያለው ነው። በዚያም ወራት ጴጥሮስ 120 በሚያህሉ ሰዎች ማህበር አብረው በነበሩ በወንድሞቹ መካከል ተነስቶ አለ፣ ወንድሞች ሆይ ይልና ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር፣ ከእኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና። ይህም ሰው በአመጽ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ፣ በኢየሩሳሌምም ለሚኖረው ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው እያለ ይቀጥላል። እና ስለዚህ ይሁዳ ነው ቤተክርስቲያኒቷ ወይም ያ ቃል የተነገረው። ይህ ይሁዳ ማን ነው? በሐዋርያት ዘመን ከዛሬ 2000 ዓመት ወልደ ያዕቆብ ተብሎ ከ11ዱ 12ኛ ሆኖ ተቆጥሮ ከጌታ ደቀ መዛሙርቶች ወይም ከኢየሱስ ደቀ መዛሙርቶች ተማሪዎች አንዱ የነበረ ይሁዳ ነው። ይሄ በተማሪዎቹ መካከል፣ በእሱ መካከል፣ በመምህሩ መካከል በነበረው አለመግባባት ተው ቢሉት እምቢ ስላለ በእነሱ በራሳቸው በሕጋቸው ከማህበራቸው አስወጥተውታል። ስለዚህ ይህ ሰው አንድ ግለሰብ እንጂ መላውን የአይሁድ ህብረተሰብ ወይም ቤተ እስራኤልን የሚወክል አይደለም።
0: እዚህ ላይ አሁን ትልቁ ጥያቄ ያለው አባ የነገደ ይሁዳ እንግዲህ የእስራኤል ነገዶች አሉ። ከእነዚህ ነገዶች ሁሉ አንዱ ደግሞ የይሁዳ ነገድ ነው። እና እዚህ ላይ የተነገረው የይሁዳ ነገድ ነው እንጂ ግለሰብ አይደለም።
5: ኖ እዚህ ጋር መጽሐፉን ዋቢ አድርጌ ያነበብሁት በዚህ ምክንያት ነው። ያ ከና ከዛ በፊት 6000 ዓመት የነበረ ነው። ይሄ በሐዲስ ኪዳን ከጌታ ደቀ መዛሙርቶች አንዱ የነበረ ይሄ ይሁዳ የሚባል የአንድ ግለሰብ ስም ነው። አንድ የጌታ ተከታይ ሐዋርያ ተማሪ ነው። እሱ ነው ሂዶ ለ30 ብር ጌታውን ሸጠ፣ ሐዋርያትን ወንድሞቹን ከዳ፣ በዚህ ምክንያት ከዛ ማህበር ተለየ፣ ሂዶ ቤቱን ዘጋ። ንስሐ ግባ፣ አጥፍተሃል፣ በድለሃል ላሉት በሕጋቸው አልገባም አለ። በኋላ በራሱ ጊዜ የሆነው ሆነ። ስለዚህ የዛ አይነት ያመኑትን የሚከዳ ወንድሞቹ ከወንድሞቹ የሚለይ በወንድሞቹ ምክር የማይሄድ ሰው አንድ ግለሰብ እሱ እና የእሱን መሰል ስራ የሚሰሩት ይደምሰስ፣ ይጥፋ፣ ክፉ ስራው ይጥፋ የሚል እንጂ ከእስራኤል ነገድ ጋር ከአይሁድ ህዝብ ጋር የሚያገናኘው ምንም ነገር የለም። የጌታ ደቀ መዝሙር እኮ ነው፣ ተማሪው እኮ ነው፣ ክርስቲያን ሆኗል እኮ ከተባለ ከሱ በኋላ የነበሩት በሙሉ 11ዱ ደቀ መዛሙርት እስራኤላውያን ናቸው እኮ። ዛሬ እነ ጴጥሮስ፣ እነ ጳውሎስ፣ እነ ማርቆስ፣ እነ ዮሐንስ፣ ሌሎቹም ቅዱሳን ተብለው ጽላት ተቀርጾላቸው ቤተ ክርስቲያን ታንጾላቸው እግዚአብሔር አክብሯቸው እኛም እያከበርንላቸው እያከበርናቸው በዓል እያከበርንላቸው ስንኖር ለእነሱ ለምን ክብር ሰጣችሁ ብሎ የሚናገር ሰው አለ እንዴ? የአይሁድ ዘር ናቸው እና ለእነሱ ክብር መስጠት የለባችሁም እናንተ እነሱን ልትወክሉ አትችሉም የሚል አለ? የለም እንዴ። ማርያም እኮ ከእስራኤል ዘር ነች አይደል እንዴ? በማርያም ስም ስንቶች እስካሁን ድረስ የሚጠሩ ማርያሞች አሉ? በይሁዳ ስም ስንቶች እስካሁን ድረስ የሚጠሩ ይሁዳዎች አሉ? በያዕቆብ ስም ስንቶች እስከዛሬ ድረስ የሚጠሩ ያዕቆቦች አሉ? ይሄ ከነገድ ጋር ከጎሳ ጋር ከእምነት ጋር የሚያገናኝ አንዳችም ነገር የለውም። እነሱም እኛም ቀርበን ይሄንን ጥላቻ ያነሱትም ሰዎች ይሄ እኛን ይወክላል ያሉትም ሰዎች እነሱንም አይወክሉ። ያ ይሁዳ ይወከለው አንድ ሰው አለ? የተወከለበትስ መታወቂያ አለ? ነውር ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኦሪትን እንደ አባት ወንጌልን እንደ ልጅ አድርጋ ኦሪታውያን እንደ አባቶች አድርጋ ወንጌላውያን ደግሞ ከኦሪት የተገኙ እንደ ልጆች አድርጋ የምታከብር እንጂ ማዘር ኦፍ ቸርች ነው የምትባለው፣ እናት ቤተ ክርስቲያን ነው የምትባለው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን። ለምን? ኦሪቱን ጨምራ ስለምታከብር፣ በኦሪቱ ሕግ በኦሪቱ ስርዓት ለዛም ተገዥ ስለሆነች። ስለዚህ ይሄ ምክንያቱን ዳራውን ሳያዩ ህዝብና ህዝብ ለመለያየት ይሄ ጥቁር እርስ በርሱ ተፋጀ ለማባባል ይሄ ሶሻል ሚዲያ ኢንተርኔት እንደ ልብ ተመቸ ተብሎ ይሄ የሚደረገው ማራገብ በተቻለ መጠን ረገብ ማለት አለበት።
0: ትንሽ ጩኸት አለ እዛ ካለ ተጨማሪ
2: ማዘልቶ
5: እኔ ጋር አይደለም ጩኸት።
2: ነገር ግን መቼም ምን ይሆናል
0: ነው። እሺ
5: አይቸው ጫጫታ እናንተ ጋር
0: እስቲ አባ ይናገሩ እሺ ከተሉ።
5: አዎ እኛ ምን ፈልገው አንድ ነገር ነው። እስራኤል ሀገር ያለው

0: በውጫዊ በስጋዊ በመንግስታዊ አስተዳደር ከእስራኤል መንግስት ጋር እየተማከረች እየተባበረች በዛ ፍራትና ህግ እየተመረጨ እንጂ ከእምነቱ ውጪ አገር መስረታ ራሷን አስከብራ የሃይማኖት ተቋሞቻችን ሁሉ አስከብራ የምትኖር እስራኤል የምትቃወምበት ይጥፉ ብላም የምትረግብበት ምንም ሪዝን ምክንያት የላትም። እስራኤል አምላክ ያውቃል ይያለ የሚምል ህዝብ ጋር እስከዛሬ ድረስ ለማጣላት ትንሽ እነዚህ ወሬ አራጋቢዎች ተነሱና ይሄንን አሉ ተብሎ ይሄ በሽዎች የሚቆጠር ዘመናት ተሳስሮ የኖረን ህዝብ ለመለያየት ለማጣላት መሞከሩ አይጠቅምም። ይሄንን ያሉ ሰዎች ቀጡልን እንዴት ነው የሚቀጡት? ለምንድን ነው የሚቀጡት? እንዴ አንድ ከአይሁድ ህብረተሰብ መካከል ወንጀል የሰራ የሰረቀ ሰው የገደለ ቢኖር በአይሁድ ፍርድ ቤት ተቀርቦ ጥፋተኛነቱ ከታመነበት ይቀጣል አይቀጣም? መልስልኝ እስቲ።
1: ይቀጣል። ለምንድን ነው የማይቀጣው?
0: ይቀጣል። ያ ተቀጣ ማለት መላው እስራኤል ተቀጣ ማለት ነው።
1: ስለዚህ ሱሚሉን ግለሰብ እንጂ ነገዱን አይደለም።
0: ነገድ ጋር ጎሳ ጋር ሃይማኖት ጋር የሚያገናኙ ምንም ነገር የለም። ይሄንን 100% አፌን ሞልቼ እናገራለሁ። የሚከራከረኝም ካለ ይምጣ። እንደመነሻም ስሙንም የማን ልጅ እንደሆነ አንስቼዋለሁ። በመጻፋችን የተጠቀሰው የተጻፈው ያ ይሁዳ ነው። ከሐዋርያት ደቀ መዛሙርት ከጌታ ተማሪዎች አንዱ የነበረ ይሁዳ ነው። ስለሱ ነው የተነገረው ይሄ ቃል። እሱ ደግሞ አምኖ ጌታውን ሲከተል የኖረ የጌታ ተማሪ የሆነ ክርስቲያን እንጂ የአይሁድ እምነትም አይደለም ያለው። እና ይሄ የይሁዲን እምነት የይሁዲን ህዝብ የእስራኤልን እምነት የእስራኤልን ህዝብ ነካ መባሉ ምን ላይ ነው? እስቲ መጀመሪያ መነሻና መድረሻውን አይቶ ነው እንዴው ዝም ብሎ ከዛ ማዶ ጸብ አድርሱኝ ብሎ ጊዜን ተመቸኝ ብሎ እንደው ሁኔታዎችም ተመቸኝ ብሎ የኢትዮጵያ ህዝብ ዛሬ ጊዜ ቀን ጥሎት ሊሆን ይችላል። የእርስ በርስ አለመስማማት ሊኖርብን ይችላል። ያንን ለማስታረቅ ነው መሄድ። በረሃብ ምክንያት ሲጎዳ ያ ህዝብ እዚህ ያሉ ቤተ እስራኤል ወገኖቻችን ናቸው እኮ ቀድሞ የሚደርሱት። ቅድም ሲባል እንደሰማሁት እሳት ሲነሳ የእስራኤል ሄሊኮፕተርና የእስራኤል ባለሙያዎች ሄደው ያን እሳት እኮ አጥፍተውልና ሰሜን ተራራ ላይ አይደል እንዴ?
1: እውነት ነው
0: እንዴ? እኛ እኮ ገና አባይን ወደዚህ አምጥተን እስራኤልም የቴክኖሎጂ ጥበቧን ወደ ኢትዮጵያ ወስዳ እስራኤልና ኢትዮጵያ የአንድ ሳንቲም ሁለት ገጽታ ሆኖ ይኖራሉ፣ የህዝብ ለህዝብ ግንኙነቱ ይቀጥላል ብለን ሰፊ ራይና ሰፊ ህልም ያለን ማህበረሰቦች ነን እኮ። በሃይማኖቱም በኦሪቱ ወገኖቻችን ናቸው እኮ። በደምን የተሳሰርን በስጋ በደም በባህል በቋንቋ የተሳሰርን እኮ ማንም ሊለየን የማይችል አንድ ህዝቦች ነን። እና ይሄ ነጮቹም እንዳይስቁብን እነሱ ጋር እኩል ወደሚያደርገን ወደሚያራምደን ወደሚያስፈነጥረን እውቀት ነው መጠጋት ያለብን እንጂ ጥቃቅን ነገር እያነሱ ተመቸኝ ብሎ እንደው ጊዜን ማጥፋት ከእውቀት አይደለም የሚጨምረው ጥፋትን ነው የሚያመጣው። ባለፈው እኛ እኮ በዓለም አቀፍ ህግ የሚያስከስስ የሚያስጠይቅ እኮ ስራ ተሰርቷል አይደል? በሰላማዊ ሰልፍ በቢሊየን የሚቆጠር ህዝብ ያመነበትን የሚያምንበትን እምነት ስነ ስቅለት ሰርዞ ኢክስ ብሎ ዘግዝቆ መውጣት ማለት ሰላማዊ ሰልፍ ምን ማለት ነው? እስቲ ንገረኝ። ያ ግለሰብ አይደለም ክርስቶስ ተብሎ የዓለም ህዝብ የሚከተለውን አምላክ ነው አይደል እንደዛ ያደረጉት? ወይም ጌታ ወይም ኢየሱስ። እኛ ግን እንደዚህ የምትል ቤተክርስቲያን በአመት አንድ የስቅለት ዕለት እንደዚህ ብላ እንደዚህ አይነት ፍራት የሚከናወነው እስከ ከሁለት ሺህ አመት ያላነሰ የስቅለት በዓል መከበር ከጀመረበት ጊዜ ጀምሮ ሶሻል ሚዲያ ስለማያወጣው እንጂ አዲስ የመጣ ነገር አይደለም። ሁሌ የሚባል ነው። በአመት አንዴ ያ ይሁዳ የጌታ ተማሪ የነበረ ጌታን ተከትሎ የነበረ ወይም የኢየሱስ ተማሪ ከነበሩት አንዱ እሱ ባጠፋው ጥፋት በግሉ የተነቀፈበት የተነገረበት ቃል እንጂ ከአይሁድ ማህበረሰብ ጋር ከቤተ እስራኤል ጋር ከሃይማኖት ጋር ከጎሳ ጋር የሚያገናኝ ምንም ነገር

0: እንደሌለው በእርግጠኝነት መናገር እችላለሁ። ይሄንን ነው ማቀ።
1: እሺ አባ ለሰጡን ሰፋ ላለ ትንተና እግዚአብሔር ይስጥልን አመሰግናለን። ሌላ ቀረሚልት ነገር ካለ አንዴ ቃልኝ በዛ ይበሉኛ እንሰነባበት።
0: እንደው አንድ ወደድንም ጠላንም የማንለያይ ህዝቦች ነን። ብዙ ነገር ያጋመደን ህዝቦች ነን። በመካከል የሚነሱ ቁርሾዎችን በምክክር የተበደለም ካለ ተክሶ የበደለም ካለ ክሶ ሰላም እየፈጠርን ወደፊት መጓዝ እንጂ ካቀን በሆኑ ጉዳዮች ላይ በርግጥ ሃይማኖት መስባቸው የተቆጩትን ሰዎች አልፈርድባቸውም። ይሄ የሃይማኖት የጎሳ የዘር ጉዳይ ስለሌለው ተረጋጉ። ችግርም ካለ በውይይት ነው መፍታት ያለብን እንጂ ነገሩን አጣጋግሉት ለማለት ወዳለው። ለማንኛውም ሰላም ጠፍቷል። በጠፋው ሰላም ላይ በእሳት ላይ ቤንዚን ማርከስከስ እየሆነ ሌላ ሰላሙን የሚያደፈርስ ነገር ከማምጣት ይልቅ ወደ ሰላሙ ብንመጣ ነው የሚሻለው። እንዲህ አይነት ነገሮችን እየጎረጎሩ እያመጡ ይኸው ተረገምን፣ ይኸው ልንጠፋ ነው እንዴ? እግዚአብሔር ያረገመውን ህዝብ እኔ ልረግም አልችልም ተብሎ እኮ የኪዳን ህዝብ እኮ ነው ይሄ ህዝብ። እንኳንስና በዚህ ትንሽ ነገር ሊጠፋ ይቅርና እናዚ እኮ 6 ሚሊዮን እንኳን አይሁዳውያን አጥፍቶ በግፍ ጨፍጭፎ ዛሬ በዓለም ላይ ተሰሚነትና ታዋቂነት ያለው ህዝብ ሆኗል እኮ እስራኤል። ምክንያቱም የኪዳን ህዝብ ስለሆነ የእግዚአብሔር ህዝብ ስለሆነ እስራኤል ማለትም ቤተ እስራኤል የእግዚአብሔር ወዳጅ ወይም ህዝብ እግዚአብሔር ማለት ስለሆነ ለዚህ ጥቃቅን ነገር ሊያስፈራን አይገባም። ችግርም ካለ ተወያይተን እንፈታዋለን። እስራኤል ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለምም ያለችው ከአይሁድ ጋራ ምንም ችግር የለባትም፣ ከቤተ እስራኤል ጋራ ምንም ችግር የለባትም።
1: አባራጎይን በረሌ ለሰጡ ማብራጭ በጣም እናመሰግናለን። ክብራትና ክብራን አድማጮቻችን ስድስታችን ተገባዷል። አቶ ያቆብ ክብቴን፣ ወይዘሮ ቅብታ፣ አቶ ሰለሞን እያሱን እጅግ በጣም እናመሰግናለን። የቴክኒክ ባለሙያችን ኢላንን እንዲሁ እናመሰግናለን። ነገ ከኔ ጋር በድጋሚ እንገናኛለን። መልካም ሌሊት።